0: SBS, a world of difference. You're with SBS Amharic on mobile, online, and on radio.
1: SBS Samarinya Garnot, mobile, online, radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንጁሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል።
2: ረቡ ሰኔ 17/2018 አድማጮቻችን እንደምን አርፍዳችኋል? ዘወትር ረቡ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናሰልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርት እና የቃለ ምልልስ ዝግጅቶቻችን ተካተዋል። በቃለ ምልልስ ግጭታችን ከአቶ ተሾመ ብርሃኑ ከማል ጋር በሐረሪ ሴት ቅዱሳን ሚናና ቅድስና አስተጣጥና አስመልክተን ያካሄድነው ቃለ ምልልስ ተስተናገዳል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ወደ ዝርዝር ዜናዎቹ ከማለፋችን በፊት ረሰ ዜናዎቹን እናስቀድማለን። ለወሊድ ፈቃድ ጥበቃ እንደሚያስፈልግ ማሳሰቢያ ተሰጠ። የኒው ሳውዝ ዌልስ አሽከርካሪዎች የና የህዝብ ትራንስፖርት ተጠቃሚዎች ከአዲሱ በጀት ድጎማዎችን ሊያገኙ ነው የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። የማህበራዊ አገልግሎት ሚኒስትር ታንያ ፕሊበርስክ ከክፍያ ጋር የወሊድ ፈቃድ ፖሊሲ በዋን ኔሽን መሪ ፖሊን ሃንሰን እጅ ዘለቄታ እንደማይኖረው አስተረጋቁ። ወይዘሮ ሃንሰን በካምብራ ብሔራዊ ፕሬስ ክለብ ተጻራሪ አተያይዘው የቀረቡ ቢሆንም ጥቂት ቆይተው ገና አወዛጋቢ አተያያቸው እሳቸው ካሉት ውጪ ተዛብቶ እንደቀረበ ተናግረዋል። አዲሱ ከክፍያ ጋር የወሊድ ፈቃድ ፖሊሲ ከጁላይ 21 ጀምሮ ከ120 ቀናት ወደ 130 ቀናት ተራዝሞ ግብር ላይ ይውላል። ወይዘሮ ፕሊበርስክ በ2011 የሊበር ፓርቲ ግብር ላይ ባለው የክፍያ ጋር የወሊድ ፈቃድ በእጅጉ የሚኮሩ እንደሆነና የጥበቃ ዋስትናም እንደሚያሻው ተናግረዋል።
1: Well, you know, there was no paid parental leave before Labor introduced it, and since coming
0: to government... And the government has come to talk about it, because the government has come to talk about it, and the government has come to talk about it. What I'm saying is that there is a risk of paid parental leave, but when you have a paid parental leave, the Liberals have come to talk about it, and the government has come to talk about it, and the government has come to talk about it, and the government has come to talk about it. Liberals, Nationals, and One Nation have come to talk about it, እንደምን እንደማያዩት ልብ ካላችሁ አሁን በጃችን ያለውን አጥብቀን ልንጠብቀው ይገባል ብለዋል። አንድ የተባበሩት መንግስታት ኤጀንሲ ተገተው ቆይተው ያሉ 11000 ያህል መርከበኞች በሆርሙዝ ሰርጥ አቋርጠው እንዲያልፉ ለማድረግ የዝውውር እቅድ ይፋ አድርጓል። የዓለም አቀፍ የባህር ጉዞ ድርጅቱ እንደምን መርከቦች ከ ኦማን ተነስተው በሆርሙዝ ሰርጥ መተላለፍ ያለባቸው መሆኑን ያካተተው እቅዱን ይፋ አድርጓል። በዚሁ መሰረት ተባብሩት መንግስታት ቃል አቀባይ ስቴፈን ዱጃሪክ እቅዱን አስመልክተው ሲናገሩ
2: Secretary General Arsenio Dominguez said IMO secured the necessary
0: Yeah, Juan Zahafi Arsenio Dominguez እንዳሉት IMO በቀደ ግብር ላይ እንዲውል አስፈላጊ ሆኑ የቀዘፋ ድጋፎችና ተነቃቂዎችን በውል አጥርቶ አረጋግጧል። ክዋኔው ለወራት እርግጠኝነት አልባ ለወራት የተገደበ እንቅስቃሴና ቁልል የደህንነት ስጋቶችን በመክላት በስቃይ ላይ የነበሩ በሽዎች የሚቆጠሩትን ሰባዊ ቀውስ የሚያቀል ሁነኛ እርምጃ ነው በማለት የፋይዳውን ጉልህነት አስገንዝበዋል። የኒው ሳውዝ ዌልስ ፕሪሚየር ክሪስ ሚንስ አሽከርካሪዎችና የህዝብ ትራንስፖርት ተጠቃሚዎች የክፍለ ሀገሩን በጀት ተከትሎ ለኑሮ ውድነት ድጎማ እንደሚደረግላቸው ገልጠዋል። በአዲሱ በጀት መሰረትም 561 ሚሊዮን የትራንስፖርት ድጎማ ጋር በመያያዝ የህዝብ ትራንስፖርት ክፍያ ለአንድ ዓመት ይገታል። እንዲሁም የመኪና ምዝገባ ክፍያ በ$100 ይቀንሳል። በተጨማሪም 1 ሚሊዮን ያህል አሽከርካሪዎች ከሳምንታዊ የፈጣን አውራ ጎዳና ክፍያ ከ60 እስከ $50 ያህል ቅናሾችን ያገኛሉ። የኒው ሳውዝ ዌልስ የዘንድሮ በጀት የ1.1 ቢሊዮን ዶላር ተረፈ ፈሰስ ያስመዘገበ ሲሆን የዳ ጫናው በሚቀጥሉት 3 አመታት ግና 219.4 ቢሊዮን እንደሚደርስ ተገምቷል። የአውስትራሊያ ብሔራዊ እግር ኳስ ቡድን ሶኮሩስ ነባር ተጫዋች ማት ለኪ አርብ ዕለት አውስትራሊያ ከፓራጓይ ጋር በምታደርገው ግጥሚያ በጡንቻ መሸማቀቅ ሳቢያ እንደማይሰለፍ ተነግሯል። አውስትራሊያ ከፓራጓይ ጋር በምታደርገው ግጥሚያ ከቡድን ዲ በሁለተኛ ደረጃነት ለማለፍ የማሸነፍ ወይም አቻ የመውጣት ግዴታ ይኖርባታል። የአውስትራሊያና ፓራጓይ ግጥሚያ የሚከናወነው አርብ ጁን 26 እኩለ ቀን ላይ ይሆናል። በኤስቢኤስ ኦን ዲማንድ የቀጥታ ስርጭቱን ሊከታተሉ ይችላሉ። በዚሁ ወደ ውጭ ምንዛሬ ተመናመራለን። አንድ የአውስትራሊያ ዶላር 111 ኢትዮጵያ ብር ከ26 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 69 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ ያካፋል፣ ዝቅተኛ 13 ከፍተኛ 18። ሜልበርን በከፊል ደመናማ ይሆናል፣ ዝቅተኛ 9 ከፍተኛ 15። ብሪስበን ያካፋል፣ ዝቅተኛ 12 ከፍተኛ 22። ፐርስ ፀሐያማ ሆኖ ይውላል፣ ዝቅተኛ 9 ከፍተኛ 22። አድላይድ በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 7 ከፍተኛ 16። ሆባርት በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 2 ከፍተኛ 12። ካምብራ በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 2 ከፍተኛ 15። ዳርዊን ፀሐያማ ሆኖ ይውላል፣ ዝቅተኛ 22 ከፍተኛ 32። አዲስ አበባ በከፊል ፀሐያማ ይሆናል፣ ዝቅተኛ 14 ከፍተኛ 21።

0: You are listening to SBS.
1: Ever look something up online and then see ads for it everywhere? That's not a coincidence. Startpage is the private search engine that finds what you need without anyone finding out you asked. Try startpage.com. That's startpage.com.
2: ቤቱ በዚህ ሪፖርቱ እንዳለው ባለስልጣን መስሪያ ቤቱ ትክክለኛ አድራሻን አጥርቶ ባለመያዙ ድርጅቶቹን ለክትትል በሚፈልግበት ጊዜ በተሰጡት ስልክና አድራሻ ሊያገኛቸው እንዳልቻለም ገልጿል። የክፍተትም በአሁኑ ወቅት በርካታ ድርጅቶች የት እንደሚገኙ ለማወቅ አስቸጋሪ እንደሆነበት በሪፖርቱ አመልክቷል። በተጨማሪም በርካታዎቹ ግብረሰናይ ድርጅቶች ፈቃድ በወሰዱባቸው አካባቢዎች እንንቀሳቀሳለን ቢሉም በክልሎችና በከተማ አስተዳደሮች ውስጥ ምንም አይነት ስራ ሳይጀምሩ መቅረታቸው ሆን በኦዲቱ አረጋግጫለሁ ብሏል። ከተቋቋመበት አለማውጪ የበጎ አድራጎት ስራ የማይሰሩና ለገቢ ማመንጫ ብቻ የሚንቀሳቀሱ ተቋማት መኖራቸውን የጠቀሰው የዋና ኦዲተር መስሪያ ቤት ሪፖርት ለዚህም የሳንፎርድ ተርኪሽ ማሪፍ ጀርመንና ግሪክ ትምህርት ቤቶችን በማሳያነት ጠቅሷል። የክረምት የዝናብ ጥረት እስከ 80% ሊደርስ ይችላል ተባለም። በፓስፊክ ውቅያኖስ የተፈጠረ ያለው አዲሱ የኤልኒኖ ክስተት በኢትዮጵያና በመላው ምስራቅ አፍሪካ ላይ የከፋ የአየር ንብረት መዛባት ሊያስከትል እንደሚችል የዓለም የሜትሮሎጂ ድርጅት WMO አስታውቋል። ድርጅቱ በሰኔ ወር መጀመሪያ ላይ ባወጣው መግለጫ ክስተቱ ከሰኔ እስከ ነሐሴ ባለው ጊዜ ውስጥ የመከሰት ዕድሉ 80% ሲሆን እስከ አመቱ መጨረሻ ድረስ ደግሞ 90% ሊያድግ ይችላል ብሏል። ሳይንቲስቶች የዘንድሮን የኤልኒኖ ክስተት እንደ አውሮፓውያን ዘመን አቆጣጠር በ1997 እና በ2015 ከተከሰቱ ታሪካዊና አስከፊ አመታት ጋር በማነጻጸር ሱፐር ኤልኒኖ ሊሆን እንደሚችል ስጋታቸውን ገልጸዋል። የድርቅ ቅድመ ማስጠንቀቂያ መረብና የኢጋድ የአየር ንብረት ትንበያ ማዕከል በጋራ ባወጡት ሪፖርት ዘንድሮ ከወትሮ በታች የሆነ ዝናብ መጠን በዋና ዋና የክረምት አምራች አካባቢዎች እንደ ምስራቅ አማራ፣ ትግራይና ሰሜን ምስራቅ ኦሮሚያ እንደሚኖር አስጠንቅቀዋል። በአንዳንድ አካባቢዎች የዝናብ ጥረት ድሉ እስከ 80% ሊደርስ ይችላልም ተብሏል። በአንጻሩ የመኸር ማገባደጃና አጭር በሆነ የዝናብ ወቅት ማለትም ከጥቅምት እስከ ታህሳስ ኤልኒኖ ከህንድ ውቅያኖስ ዲፖል ጋር ተቀናጅቶ በአመቱ መጨረሻ ላይ ከወትሮ በላይ የሆነ ከባድ ዝናብና ጎርፍ ሊያስከትል እንደሚችልም ተገምቷል። የክስተት በኬንያ፣ በሶማሊያ፣ በኡጋንዳና በኢትዮጵያ አንዳንድ አካባቢዎች ላይ ከፍተኛ የጎርፍ አደጋ እንደሚያስከትልም ስጋት ተቀምጧል። ቻይና የኢትዮጵያን ቡና በመግዛት ሶስተኛዋ ትልቅ ሀገር ሆነች። ሁለተኛው የጋራ የቡና ኤግዚቢሽን ሊካሄድ መሆኑን የቡናና ሻይ ባለስልጣን አስታውቋል። የኢትዮጵያ ቡናና ሻይ ባለስልጣን ከፍተኛ አመራሮች ጁጆ ሎጂስቲክስ ከተባለው የቻይና ኩባንያ ተወካዮች ጋር በዋና መስሪያ ቤታቸው ተቀብለው ውይይት ባደረጉበት ወቅት ነው ይሄ ተነገረው። በውይይቱ የሁለቱ ሀገራት የቡና ንግድ ትስስር እያሳየ የመጣው ከፍተኛ እድገትና ቀጣይ የትብብር ዕድሎች ሰፊ ምክክር ተደርጎባቸዋል ተብሏል። ቻይናው ኩባንያ ተወካይ ባሳለፍነው አመት መጀመሪያ የኢትዮጵያና ቻይና የቡና ኤግዚቢሽን በተሳካ ሁኔታ መካሄዱን አውስተው በወቅቱ የኢትዮጵያ ባህላዊ ቡና አፈላል ስነ ስርዓት ቀርቦ ምርቱን የማስተዋወቅ ትልቅ ስራ መሰራቱን ተጠቅሷል። ሁለተኛው የኢትዮ ቻይና የቡና ኤግዚቢሽንም በመጪው መስከረም 15 ይካሄዳል ተብሏል። ለህዝብ ተወካዮች ምክር ቤት 13 መቀመጫዎችን ያገኘው ኢዜማ ከተቃዋሚ ፓርቲዎች አብላጫውን ድምጽ ያገኘ ሆነም። ፓርቲው በማዕከላዊ ኢትዮጵያ ክልል 2፣ በአማራ ክልል 1፣ በደቡብ ምዕራብ ኢትዮጵያ ክልል 1 እንደዚሁም በአዲስ አበባ 2 መቀመጫዎችን አግኝቷል። ፓርቲው በደቡብ ኢትዮጵያ ክልል ምክር ቤት ደግሞ 27 መቀመጫዎችን ያገኘ ሲሆን በማዕከላዊ ኢትዮጵያ ክልል 12፣ በደቡብ ምዕራብ ኢትዮጵያ ክልል 10፣ በጋምቤላ ክልል 6፣ በአማራ ክልል 3 እንደዚሁም በኦሮሚያ ክልል አንድ ወንበር ማግኘቱ ተገልጿል። ኢዜማ በአዲስ አበባ ከተማ ምክር ቤት 8 እንደዚሁም በድሬዳዋ ከተማ አስተዳደር ምክር ቤት 6 ወንበሮችን ማግኘቱንም ይፋ አድርጓል። ለጉብኝት ወደ ኢትዮጵያ የገቡ የውጭ ዜጎችን አዲስ አበባ ውስጥ በማገት ገንዘብ የጠየቁ 3 ፓኪስታናውያን ተጠርጣሪዎችን በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ኮሚሽን አስታወቀ። ተጠርጣሪዎቹ በተከራዩት የመኖሪያ ቤት ውስጥ የህንድና የባንግላዴሽ ዜግነት ያላቸውን ግለሰቦች በለሚኩራ ክፍለ ከተማ ውስጥ በገመድ በማሰርና በፕላስተር በማፈን ከ15 እስከ 30 ሚሊዮን ብር መጠየቃቸውን ፖሊስ አስታውቋል። ፖሊስ ተጠርጣሪዎቹ በቅርቡ ወደ ኢትዮጵያ የገቡ 4 የህንድ ዜጎችን በማሰርና በመደብደብ ከ5-20 የህንድ ሩፒ በመጠየቅ ድብደባ ሲፈጽሙ እንደነበርም ጠቅሷል። በመጨረሻም በ10 ብር የሞባይል ካርድ ጉዳይ የጎረቤቱን 8 ጥርሶች ያወለቀው ግለሰብ የ8 ዓመት እስራት ተፈረደበት። ባምቦ ከተማ

0: ኦርበንኩታ የቀበሌ የሚኖረው የ54 ዓመቱ ተሬሳ ገመቹ ከ10 ብር የሞባይል ካርድ ግዢ ጋር በተያያዘ በተፈጠረ ግጭት የጎረቤቱን 8 ጥርሶች እንዲረግፉ በማድረጉ የ8 ዓመት ከ9 ወራት እስራት ተፈርዶበታል። እንደ አምቦ ከተማ ፖሊስ ዋና መምሪያ የኮሚኒኬሽን ክፍል ኃላፊ ረዳት ኢንስፔክተር አቡሽ ማሞ ገለጻም ግንቦት 15 ቀን 2018 ዓ.ም ተሬሳ ገመቹ በጎረቤታቸው ቱራ ታደሰ ቤተሰብ በሚያስተዳድረው አነስተኛ ሱቅ 10 ብር የሚያወጣ የሞባይል ካርድ ገዝተው ከሄዱ በኋላ ተመልሰ በመምጣት ካርዱ አስቀድሞ የተሞላ መሆኑን በመግለጽ እንዲቀየርላቸው ይጠይቃሉ። የሱቁ ሻጭ 18 ዓመት ወጣት ግን ትክክለኛ ካርድ መሸጡን በመግለጽ ጥያቄውን አልቀበልም ይላል። ይህን ተከትሎ ተሬሳ ገመቹ ሌሎችን ሰዎች ይዘው ወደ ሱቁ በመምጣት ጠብ ይፈጥራሉ። በሱቁ አካባቢ ግርግር መፈጠሩን የተመለከተ የሱቁ ባለቤት ቱራ ታደሰ ጉዳዩን ለማርገብ ቢሞክርም ክርክሩ ተባብሶ ይቀጥላል። በመጨረሻም ተሬሳ ገመቹ ድንጋይ በመወርወር ቱራ ታደሰን አፉን ይመቱታል። በደረሰ ጉዳት ተጎጂው ከላይና ከታች በድምሩ 8 ጥርሶቹ ይረግፋሉ። ወደ አምቦ ሆስፒታል ቢወሰድም ጥርሶቹ መርገፋቸው ተረጋግጧል። ፖሊስ በስፍራው ከነበሩ ምስክሮች መረጃ በመሰብሰብ ተጠርጣሪውን በቁጥጥር ስር ካዋለ በኋላ የሕክምና ማስረጃዎችን ጨምሮ የምርመራ ፋይሉን ለአቃቤ ሕግ ያቀርባል። አቃቤ ሕግም በታሰበ ሁኔታ ከባድ የአካል ጉዳት በማድረስ ክስ መስርቶ ነበር። ጉዳዩን የተመለከተው የአምቦ ከተማ ወረዳ ፍርድ ቤትም ሰኔ 2 ቀን 2018 ዓ.ም ባለው ችሎት ተከሳሹ በተጎጂው ላይ ከባድና ቋሚ የአካል ጉዳት በማድረሱ የ8 ዓመት ከ9 ወር እስራት እንዲቀጣ ወስኖበታል።
1: ሀገርኛ ሪፖርት።
2: I'm here on a job site with Tim, who owns his own electrical contracting business.
3: 3 employees and 2 work trucks.
2: Tim traded up to Geico Commercial Auto Insurance. We're positively here where he needs us most.
3: They sure are.
2: With step-by-step help on all his insurance needs, all for shockingly low rates.
3: Shockingly low, huh?
2: Just a little bit of electrician humor. Do you get it?
3: I got it.
2: You know, it feels like we have a real connection. All right, I'll stop.
4: Get a commercial auto insurance quote today at geico.com and see how much you could save. It feels good to Geico.
5: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ። ላይክ አድርጉን፣ አታዮችንም ያጋሩን። SBS አማርኛ በፌስቡክ።

0: Cheats.
1: በዚሁ ወደ ቃለ ምልልስ ዝግጅታችን እናልፋለን። ከአቶ ሸማ ብርሃኑ ከማል ጋር በሐረሪ ማህበረሰብ የሴት ቅዱሳን ሚናና ቅድስና አሰጣጦችን አስመልክተን ያካሄድነው ቃለ ምልልስ ነው።
2: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
1: አንጋፋው ጋዜጠኛ ደራሲ የእስልምና ጉዳዮች ተመራማሪና የታሪክ አጥኚ ተሾመ ብርሃኑ ከመል ሰሞኑን በአንድ የሀገር ውስጥ ጋዜጣ ላይ Keepers of a Sacred Civilization በሚል ርዕስ ጥንታዊቷ የሐረር ከተማ እስከ ቅዱሳን ሴቶች የስልጣኔ ወርስና ቅርስን መዘውና ግዘፍ ህይወት አላብሰው በመጣጣፋቸው አቀርበዋል። ይህንኑ ተመርኩዘን በሀገረ ኢትዮጵያ የሐረሪ ማህበረሰብ ውስጥ የሴቶች ቅድስናና ስየማ ታሪክ መነሻው ከየት ነው ስንል ጠይቀናል። አቶ ተሾመ መላሽ እንዲህ ነው።
3: በመሰረቱ በሐረር ውስጥ እስልምና ላለፉት 700-800 ዓመት ተንሰራፍቶ ቆይቷል። ሐረር ደግሞ የአፍሪካ ቀንድ የእስልምና ማዕከል ሆና ቆይታለች። በዚህ መሰረት ዛሬ በየትኛውም የኢትዮጵያ ግዛት የማይታይ ከ300 ያላነሱ የቅዱሳን መቃብሮች እና መታሰቢያዎች እነዚህ ሽራይንስ የሚባሉት ይገኛሉ። ከሐረር የሄዱ ሊቃውንት ታላላቅ ሰዎች በድሬዳዋም እንደሚገኙ እናውቃለን። ሐረር ከ300 በላይ ከሚሆኑት ሊቃውንት ውስጥ የተወሰኑት ሴቶች ናቸው። የሴቶቹ ሊቃውንት የተነሱት ከራሳቸው ከሸሃባድር ባለቤት ነው የሚጀምሩት። ይኸውም ቢያንስ 800 ዓመተ ልደት ጀምሮ እስከ አሁን ድረስ ማለትም 1200 ምናምን ዓመት ድረስ የቀጠለ መሆኑን እንመለከታለን። ይህኝም ሴት አይ አቢዳ ይባላሉ። አይ አቢዳ አይ ማለት እናት ማለት ነው በነገራችን ላይ እና አይ አቢዳ በጣም በጣም ሊቅ ከመሆናቸው የተነሳ እስከ 300 የሚሆኑ ደረሳዎች ማለትም ተማሪዎችን ያስተምሩ እንደነበረ እንረዳለን። ከአይ አቢዳ ሌላ የተለያዩ ሊቃውንት ወደ ሐረር የሄዱ ሊቃውንት ለምሳሌ እንደነ ቸሩሊ አይነቶቹ ሰዎች፣ እንደነ ትሪሚንግሃም አይነቱ ሰዎች፣ እነ ሌስላው አይነቶቹ ሰዎች እንግሊዙ 19ኛ ክፍለ ዘመን የጎበኘው እንግሊዛዊ ቅዱሳን ሴቶችን በሚመለከት ጽፈዋል። በቅርቡ ደግሞ ካሚላ ጊብስ የምትባል ሴት ለፒኤችዲ ማሟያዋ ስለ ሐረሪ ቅዱሳን ሴቶች ጽፋለች። በአጠቃላይ በሐረር ውስጥ የተለያዩ ቁጥር ያላቸው አስፍረዋል። ለምን ቁጥራቸው እነሱ የሚያነሱት መቃብሮች ወይም እነዚህ ሽራይንስ በመነሳት ነው። ከዚህም በተጨማሪ ደግሞ የሐረር አባቶችን በመጠየቅ እነዚህ ቅዱሳን ሴቶች እነማን እንደሆኑና ምን እንዳደረጉ በዝርዝር ያስረዳሉ። ስለዚህ የተጠቀሱት ሊቃውንት ወይም የአውሮፓ ጸሐፊዎች ከኢትዮጵያውያን ደግሞ ጸሐፊዎች እንደነ ፕሮፌሰር አህመድ ዘከሪያ አይነቶቹ እንደነ መሐመድ አብዱራህማን ሻሚ ናቸው መሰል የሚባሉት እና ሌሎችም ሰዎች ስለ ሐረር ቅዱሳን ሴቶች በሰፊው ጽፎ አቅርበዋል።
1: ወደ ቅድስና የሚበቁት በምን መመዘኛዎች ተለክቶ ነው? በሃይማኖታዊ ስርዓት ውስጥ ለሴቶቹ የቅድስናን እንዲላበሱ የሚደረገው?
3: በሙስሊሞች መስጊድ ሂደህ የሚሰጥ ቅድስና የለም። በመሰረቱ ለምሳሌ አጼ ዮሐንስ የቅድስና ደረጃ ሰጥተዋቸዋል። አጼ ዮሐንስ አራተኛን የትግራይ ሲኖዶስ የቅድስና ደረጃ ሰጥቷቸዋል። እንደዚሁም ደግሞ አጼ ገላውዲዮስን የቅድስና ደረጃ የሰጣቸው ማዕከላዊ ክርስትና አካል ነው፣ ኦርቶዶክስ ቤተክርስቲያኑ ማለት ነው። ስለዚህ የሚሰጠው በቤተ ክህነት አካባቢ ነው። ሙስሊሞች ግን ቅድስና የሚሰጣቸው ህብረተሰቡ ነው። ለምን? በምንድን ነው ምክንያት የሚሰጣቸው? አንደኛ ሌት ተቀን ሰዎችን፣ ወጣቶችን፣ ህብረተሰቡን የሚያስተምሩ በመሆናቸው ነው። ደረሶችን ለምሳሌ ወጣት ተማሪዎችን ሰብስበው በየደረጃው ከቁርአን ጀምሮ እስከ ታላላቅ ሐዲሶችን እንደገና ፊቆችን እንደገና ደግሞ ሌሎች ቶፊቶችን ያስተምሯቸዋል ወጣቶችን እንደገና ደግሞ ቤተሰቡን በተለይ ሴቶችን በተለያዩ መስጊዶችና በተለያዩ ቅዱሳን ስፍራዎች እየሄዱ ያስተምሯቸዋል በሶስተኛ ደረጃ ወደ ቤታቸው ቢመጡ ሰዎች ደግሞ እንደዚሁ እስላማዊ ትምህርቱን ይሰጣሉ በሌላው ደግሞ ትልቅነታቸው ቅዱስነታቸው እንትን የሚለው ደግሞ በጸሎታቸው ነው ለሁሉም ሰው ጸሎት አድርጉልን ሲባሉ ጸሎት ያደርጋሉ ጸሎታቸው ደግሞ ፈጣሪ ዘንድ ተቀባይነት ይኖረዋል ስለዚህ ለሚያደርጉት ለሚሰጡት ትምርትና ለሚያደርሱት ጸሎት እና እንደዚሁም ደግሞ ለጸሎቱ ተቀባይነት ምክንያት ሰዎች የቅዱስነት ደረጃ ይሰጣቸዋል እናታችን ተብለው ይነገራል ብዙ ጊዜ እንደዚህ አይነቱ ነገሮች በህይወት ዘመናቸው ቢሆን ተፈርተው ተከብረው ተወደው እንደሚኖሩት ሁሉ ከሞቱ በኋላ ደግሞ እንደዚሁ ታላቅነታቸው የበለጠ ይታወቃል ለምን ብዙ ሰዎች እሳቸው ጋር ሲቸግራቸው ይሄዱ ሐሳባቸውን ሲያዋዩአቸው እንደገና ደግሞ ችግራቸውን ሲያካፍሏቸው እንደገና ደግሞ ህመማቸውን ሲገልጹላቸው ከነበሩ በኋላ እነዚህ ቅዱሳን ሰዎች ሲያልፉ ቀሪዎቹ ወይም እነሱን እርዳታ ሲያገኙ የነበሩ ሰዎች እርዳታው ሲቀርባቸው በጣም ሀዘን ይስማቸዋል የበለጠ ቅድስናቸው የበለጠ ይስማቸዋል እንደገና ደግሞ በተለያዩ ምክንያቶች እነዚህ ትልልቅ ሰዎች በሃይማኖት አባቶቹ በኩልም ቢሆን ዕውቅና ስለሚኖራቸው ወደ መቃብራቸው ይሄዱ ጸሎት ያደርሳሉ ይታወሳሉ ማለት ይዘከራሉ ማለት ነው እንደገና ደግሞ በመስጊድም ስማቸው እየተነሳ ይታወሳሉ ፈጣሪ ደግሞ ይቅር እንዲላቸው ፈጣሪ ገነት እንዲያስገባቸው ደግሞ ዚክር ይደረጋል ልመና ይደረግላቸዋል ማለት ነው ስለዚህ ሙስሊም ቅዱሳን የቅዱስነት ማዕረግ የሚያገኙት በህብረተሰቡ ነው ማለት እንችላለን
1: ሌላውስ በዚህ በተለይ በቅድስና ማዕረጉ ላይ ተበጠራቸው ለየት ይላል ወይስ አይ ወይም እናት በሚለው ብቻ ከዛ ስማቸው ተከትሎ ነው የሚሄዱ
3: አባቶች ወንዶቹ ቅዱሳን አው ነው የሚባሉት አባት ማለት ነው እናት እንደምታውቀው ድሬዳዋም ቢሆን አይ ነው የሚባለው እናት አይ አቢዳ ሊሆን ይችላል አይ ካሚላ ሊሆን ይችላል አይ አይሻ ሊሆን ይችላል እንደዛ ተብሎ ነው የሚጣሩ ግን አንድ የአካባቢ እናትና የአንድ ሰው እናትና የአንድ ጎረቤት እንደ እናት የሚቆጠሩና የህብረተሰቡ እናት ይለያያሉ ምክንያቱም ሁሉም ሰዎች ያስቧቸዋል እነዛን ሰዎች መቃብራቸውም ጋር ሲደረስ እንደዚህ የሚደረገው ጸሎት ከሌሎች ቅዱሳን ካልሆኑ ሴቶች ጋር በተለየ መንገድ ጸሎት ይደረግላቸዋል እና ይታሰባሉ እርግጥ ነው አንዳንድ ሰዎች ደግሞ እዛ ሄደው ከሃይማኖቱ ወጣ ያለ ነገር ቢሆንም እዛ ሄደው ችግራቸው የሚያስረዱ ሰዎች አሉ ግን ይሄ ብዙ ጊዜ በሃይማኖቱ ተቀባይነት የለውም
1: ሌላው በዚሁ ብቻ ሳይሆን እንደዚሁ በሰርግ ወቅትም ሙሽሮች ያንን ቦታ ሄደው ቅዱሱን ስፍራ ሄደው ይጎበኛሉ እንደዚሁም ዝየራን አንስተዋል በጽሑፎ ውስጥ የዚህስ ፋይዳው ምንድን ነው ትልቅ የከበሬታ ዋጋ በተለይ ለሙሽሮቹ ምን ማለት ነው
3: ቃል ኪዳን ማሰር ነው እናት ተብሎ ወደሚጠሩት ቤት መሄድ እኛ የሳቸው ክብር የሳቸው ማዕረግ የሳቸው ዝና አክብረን የሳቸው ትምህርት ተቀብለን እንደሳቸው ደግ ሚስት ሆነን እንደሳቸው ጥሩ አስተማሪ ሆነን እንደሳቸው ጥሩ የሃይማኖት ሰዎች ሆነን በትዳር ውስጥ እንቀጥላለን የሚል እንደምታለው ዝም ብሎ አይደለም ሄዶ እዛ በሚሄዱበት ጊዜ የሚደረጉ ሰሪሞኒዎች አሉ ያው እንደሚታወቀው እዛ ሄደው ይቀመጣሉ እንዴት እንበለው እንደ ሱባኤ አይነት ነገር ነው እንበለው ለማንኛውም የውስጥ ተሐድሶና ጠንካራ በትዳር ላይ የመተሳሰር ጠንካራ እምነት እንዲያድርባቸው ተጽኖ አለው ሲጋቡ እዛ አይ አቢዳ መሄድ ልክ አሁን በዚህ በኢትዮጵያ ኦርቶዶክስ ቤተክህነት ውስጥ በተክሊል እንደ መጋባት ይቆጠራል በተክሊል የሚጋቡ ሰዎች አሉ አይደል ቤተክርስቲያን ሄደው በተክሊል የሚጋቡበት የሚቆርቡበት አለ አይደል ይሄ ደግሞ በዚህ በሙስሊሞቹ ደግሞ አይ አቢዳ ጋር ሄደው የመቀመጥ የማደር እና ከዛ በኋላ ወደ ቤታቸው የሚሄድ ነገር ከመንፈሳዊ ተሐድሶ ጋር ከመንፈሳዊ ትስስር ጋር ቃል ኪዳን ከመገባባት ጋር ይያዛል። በዚህ ምክንያት ያሆኖቹን አላውቅም በተለይ አውሮፓና አሜሪካ ምናምን ይሄዱት ግን የድሮዎቹ ይሄንን ቃል ተጠብቀው ቃላቸውን ተጠብቀው ለነዚህ ለቅዱሳን ያሳለፉትን ህይወት በታማኝነት በእስልምና ዕውቀት በእስልምና ሃይማኖት ለማሳለፍ ቃል የሚገቡበት ነው ብዬ አስባለሁ።
1: በዛ ውስጥ የዝየራንም ጎብኝት እንዲዋን ስተዋል።
3: አዎ ዝየራ ዋናው የመድረስ ዋናው ምክንያቱ ሃይማኖታዊ ትስስር መፍጠር ነው። አንድ ሰው ለምሳሌ ወደ አባድር መስጊድ በሚሄድበት ጊዜ ወይም እሳቸው ወዳሉበት መቃብር በሚሄድበት ጊዜ ሄዶ ለእሳቸው ጸሎት ያደርሳል። ለምን? ሪኮግኒሽን ነው። ለምሳሌ ስለ አባድር በህይወት ብዙ ላታውቅ ትችላለህ። በዛ ጊዜ አንተ ስታውቅ ግን ለአባድር አባድር ማለት የዛሬ 1000 ምናምን ዓመት በሐረር የነበሩ እስልምናን ያስፋፉ ትልቅ አባት የሰበኩ ያስተማሩ ዳኝነት የሰጡ ፍቅርን የሰጡ ብለህ ዘርዝረህ የምታስረዳቸው መንፈሳዊ ነገሮች ሁሉ አሉ። እናዛ በመትሄድበት ጊዜ ለኒት ታላቅ ሰው አክብሮት ትሰጣለህ። እዛ ሄደ ደግሞ ጸሎት ታደርግላቸዋለህ። ለሳቸው ጸሎት ስታደርግ ደግሞ ለራስህም ጸሎት ታደርጋለህ። እንደሳቸው አይነት ጥንካሬ እንዲሰጥ፣ እንደሳቸው አይነት ሃይማኖታዊ ልብ እንዲሰጥ፣ ሃይማኖታዊ መንፈስ እንዲሰጥ እና በአጠቃላይ አካላዊና መንፈሳዊ ጥንካሬ እንዲኖር ለራስህም ጸሎት ታደርጋለህ፣ መንፈሳዊ ግንኙነት ታደርጋለህ ማለት ነው ከነሱ ጋር። ስለዚህ እንደዚህ አይነት ዝየራ በመሰረቱ ይሄው ነው። አንድ ሰው ወደ መቃብር ሄዶ አንዳንድ ትልልቅ ቦታዎችን የሚዘይርበት ምክንያት አንደኛ ለነሱ ፈጣሪ እንዲምራቸው ለነሱ እንዲያስገባቸው እሱም ራሱ ዘያሪው ደግሞ የነሱን አርአያ ተከትሎ እንዲሰራ ፈጣሪ እንዲምረው ፈጣሪ ወደ ትክክለኛ አቅጣጫ እንዲመራው እና መንፈሳዊ ህይወቱን እንዲያድስለት እንዲቃኝለት ፈጣሪ ለማማጸን ነው የሚሄደው ዝየራ ማለት። ከዚህ ውጪ አንዳንድ ሰዎች ደግሞ ከባዕድ አምልኮ ጋር በተያያዘ ፈጣሪን የመርሳት ነገርና እነሱን እንደዋና ባላጅ አድርጎ የማየት ነገር አለ። ይሄ እስልምናን ካለማወቅ የመነጨ ነገር ነው። እስልምናን ካለማወቅ የመነጨ ካልሆነ በስተቀር በቀጥታ ፈጣሪን ማነጋገር ይችላል ያለ ምንም አጋር በነብዮች በኩል እንኳን መሄድ አያስፈልግም። ራሱ ፈጣሪን በቀጥታ ማነጋገር ይችላል። ካለማወቅ የሚመጣ ነገር አለ፣ ግን በአብዛኛው አውቆ የሚዘይር ሰው ለነሱም ጸሎት ያደርጋል፣ ለራሱም ደግሞ ሲሞት ፈጣሪ እንዲምረው ይጠይቃል ማለት ነው።
1: አቶ ተሽመ ብርሃኑ ከማል ጋር ያካሄድነው ቃለ ምልልስ በዚሁ አላበቃም። በቀጣዩና የመቋጫ ክፍለ ዝግጅታችን የሙስሊም ቅዱሳን ትሩፋቶች ለሐረር ከተማ የቱሪስት መስህብን የማጠናከርና ማስፋፋትን አስፈላጊነቶች አንስተው ያስረዳሉ።
2: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
0: Ice Cube's Big 3 is back. The most competitive basketball league on earth is on CBS this Saturday. Big 3 All-Star Dwight Howard and the LA Riot take on Greg Monroe and the Dallas Power. Then in another clash of undefeated teams, Earl Clark and Coach Steven Jackson lead the DMV Trilogy against Montrezl Harrell, Coach Dr. J, and the Chicago Triplets. The game played the way you love. Watch live Saturday on CBS at 4 p.m. Eastern, 1 p.m. Pacific, and catch replays Monday on BET. Presented by iHeart. Yay, yay!
4: Want instant MVP status? Join the new Dick's Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
5: One second, you're enjoying your first day off in forever. Then, mid-lunch, your phone buzzes. A window's been broken at home, and you're miles away. In one second, everything can change. That's why ADT offers security systems with 24/7 monitoring, with tech that helps first responders prioritize your emergency. And with the ADT Plus app, you can stay informed and in control of your home from virtually wherever you are. When every second counts, count on ADT. Visit ADT.com to learn more.
2: የኤስፔስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ። ከኤስፔስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sps.com.au/amharic ይጎብኙ።
6: ካንጋፋው ጋዜጠኛ ደራሲ የስልምና ጉዳዮች ተመራማሪና የታሪክ አጥኚ አቶ ተሸመ ብርሃኑ ከማል ጋር በቀዳሚው ክፍለ ዝግጅታችን በካይርነው ቃለ ምልልስ የሴት ቅዱሳን ታሪካዊ መነሻ በሐረር ቅድስና ሲየማ የመመዘኛ ደረጃዎች የሙሽሮች ቃል ኪዳን በቅዱሳን ፊትን በአንኳር መናገሪያነት አንስተው ግንዛቤን አስጨብጧል። ወደ ቀጣዩና የመደምደሚያ ክፍለ ዝግጅታችን ያመራ ነው እንዲህ ነው።
2: አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው።
6: የሚታወቀው ሐረር ታሪካዊ ከተማ ነች። ታሪካዊ ሲባልም ልዩ የሆነ የራሷ ባህሪ ያለ ታሪክ ያላት ናት። በሃይማኖቱም ዘርፍ ሆነ በተለያዩ ቅርሳቅርሶቿ እንደዚሁ ልዩ ስፍራ ልዩ ታሪካዊ ቦታ ያላት ናት። በዝንቅነቷም በበርካታ ነገሮች በተለይ እነዚህ የቅዱሳን ሴቶች ራስን ችሎ በሐረር ልዩ ታሪክ ውስጥ ምን አይነት ስፍራ ይኖራል? ይሄስ በቱሪዝም ኮሚሽን በኩል በምን መልኩ ለጎብኚዎች የቀረበ ነው? በዚህ ዘርፍ ምን ትርፋቶችን አበርክተዋል? እነዚህ ቅዱሳት ከልፈተ ህይወታቸውም በኋላ ለኖርበት ላስተማሩበትና መጨረሻም ላረፉበት የሐረር ከተማ
3: እነቱን ለመናገር በየትኛውም የኢትዮጵያ ግዛት እንደ ሐረር ታላላቅ ሰዎች አጽም ያረፈበትና የሚታወስ ቦታ የለም። ቀደም ሲል ምናልባት ለመግለጽ እንደሞከርኩት በሐረር ውስጥ ከ300 በላይ የቅዱሳን ስፍራዎች መቃብሮች አሉ። ከ300 በላይ የሚዘየሩ ማለት ነው። ከእንደዚህም ውስጥ ደግሞ 20-30ዎቹም የሆኑት የሴቶች ናቸው። እንደዚህ አይነቱ ነገር በወሎም በትግራይም በጎንደርም እና በአፋርም በሶማሌም የምታገኘው ነገር አይደለም። ይሄ ለምን ሆነ ነው? ይሄ ለምን ሆነ በሚንልበት ጊዜ ሐረር የእስላማዊ ስልጣኔ ማዕከል እንደነበረች እንረዳለን። ሐረር የእስላማዊ ማዕከል ስለነበረች በጣም ትልልቅ ሰዎች የሚወጡባት ቦታ ስለነበረች በጣም ትልልቅ ሰዎች ወጥተው ደግሞ ወደ ተለያዩ የኢትዮጵያ ግዛት የሚሰራጩባት ቦታ ስለነበረች ከፍተኛ የትምህርት ማዕከል ነበረች። በአንድ በኩል እስላማዊ ስልጣኔ ስንል ትምህርቱ አንዱ ነው። ከዚህም በላይ ደግሞ ሐረር በእደ ጥበባት በኩል በጣም የታወቀች በጣም በርካታ እደ ጥበባት የነበሩባት አገር ከመሆኗ በላይ ከአክሱም ቀጥሎ የራሷ ገንዘብ የነበራት ሐረር ናት። ሐረር የራሷን ገንዘብ ስትሰራ የራሷ የእደ ጥበብ ችሎታ ስለነበራት ነው። ከዚህም በላይ የወርቅ ስራዎች የብር ስራዎች በምንመለከትበት ጊዜ በሐረር የሚሰሩ ድንቅ የሆኑ ጌጦች ጌጣጌጦች እናገኛለን ሰሪዎቹ። ሁለተኛ የራሱ የጅጎል ግንብ ያየን እንደሆነ ወደ 3 ኪሎ ሜትር የሚጠጋ ከመሆኑ በላይ የተሰራው ዝም ብሎ እንደ ሌሎች ግንቦች ሳይሆን ከዙሪያው በጣም ከፍተኛ እሳት እየነደደበት እና ወደ ሸክላነት ተቀይሮ እንደሆነ አባቶች ሲነገሩ ይሰማል። ይሄ በየትኛውም ኢትዮጵያ ግንብ አሰራር ውስጥ የሌለ ነገር ነው። ሁለተኛ የግንቡ ድንጋይ የቆየ አጽም ፎሲል ቅሪታ አጽም በሆኑ ድንጋዮች ነው የተሰራው። ይሄም አየር እንዲገባና ግንቡ እንዳይፈርስ አስተዋጽኦ እንዳደረገ እንመለከታለን። ይሄ እንግዲህ ቤቶቹም የውስጥ ቤቶቹም ቢሆኑ እንደ ሌሎቹ የሀገራችን ክፍሎች አንድ ክፍል ሆኖ ከመሐከላቸው ምድጃ የሚሰራላቸው በምድጃ ዙሪያ ደግሞ ሰዎች ተቀምጠው ምግብ የሚያበስሉበት እንጀራ የሚጋገሩበት እንደገና ደግሞ ዛው በዛው የሚተኙበት ሳይሆን የባለቤቶች ማደሪያ የልጆች መቀመጫ የደረሶች መቀመጫ እና የእንግዳ መቀመጫ የንጉስ ወይም የታላቅ ስልጣኖች መቀመጫ ሳይቀር የተሰራለት ቤት ነው ያላቸው። እሱ ብቻ አይደለም ከዛ ጋር የሚቀመጡ የቁርአን ማስቀመጫዎች በየአንዳንዱ ቤት ተሰርቶ እናገኛለን። ለምን በየአንዳንዱ ቤት ውስጥ ሙስሊሞች የተለያዩ የቁርአንና የሃይማኖት መጽሐፍቶች እንዳሉ እንመለከታለን። ይሄንን በብዙ የኢትዮጵያ ቤቶች በተለይ በሙስሊም ቤቶች የምታያቸው ነገሮች አይደሉም። ብዙዎቹ የኢትዮጵያ ክርስቲያኖችም ቢሆን በቤታቸው ውስጥ ሸልፍ አሰርተው ብዙ መጽሐፍት ያከማቹ ምናልባት እጅግ በጣም ትንሾች ሊሆኑ ይችላሉ። ከኖር በሐረር ግን በርካታ ቤቶች መጽሐፍ እንዳለን እንመለከታለን። ሌላው በሐረር ጅጎል ሁለት ዙሪያውን ሁለት ሶስት የእርሻ ቦታዎች አሉ። የመጀመሪያው የአትክልት ቦታ የሰላጣ የጎመን የመሳሰሉት ነገሮች ቅጠላቅጠል የሚበቅሉባቸው ዙሪያውን በሐረር ዙሪያ የአትክልት ስፍራዎች እንደነበሩ ከዛ በላይ ደግሞ የአትክልትና ፍራፍሬ ለምሳሌ እንደ ሙዝ እንደ ዘይቱን እንደ ግሽጣ እና የመሳሰሉት ፍራፍሬዎች ደግሞ የሚተከሉባቸው ሁለተኛው ዙር እንደሆነ እንመለከታለን። በሶስተኛው ዙር ደግሞ የምንመለከተው እርሻ ነው። እኔ በሐረር ዙሪያ ተዘዋውሬ እንደተመለከትኩት ምናልባት 360 ዲግሪ ዞሬ እንደተመለከትኩት እርሻ አጠቃቀማቸው እጅግ በጣም የሚደንቅ ነው። በተለይ አፈር እንዳይሸረሸር የሚያደርጉበት ግድብ እርከን የእርከን ስራ ምናልባት የኢትዮጵያ ገበሬዎች ሂደው የሚማሩበት ነው። በሀገራችን ብዙዎቹ ተራሮች ስትመለከታቸው ጎርፍ የሸረሸራቸው ናቸው። ሐረር ሐኪም ጋራን በምንመለከትበት ጊዜ ግን ጎርፍ የሸረሸረው ቦታ አናገኝም። ለምን? ዙሪያውን በእርከኖች የተሰራ እርሻ ስላለው። ከዚህም በተጨማሪ ደግሞ በመስኖ ስራ ሐረሪዎች በጣም የታወቁ ነበሩ። እንደውም የመስኖ አባት እንደነበራቸው ከታሪካቸው መረዳት ይቻላል። እና የቡና እርሻቸው፣ የጫት እርሻቸው፣ የሌሎች እርሻዎቻቸው አሰራር ደግሞ በምንመለከትበት ጊዜ በተለይ በዚህ በአውቡርቃ አውሶፊ በምናምን በሚባሉበት ቦታ ላይ በጣም በሚገርም ሁኔታ ለምሳሌ የዘይቱን እርሻ ቢኖር ከስሩ የጫት አለ፣ ከስሩ ደግሞ በቆሎ የሚዘራበት ወይም ሌላ እህል የሚሰራበት እርሻ አንዱ እርሻ ሶስት አራት ነገሮች ነው ያሉበት። ስለዚህ ድብልቅ የሆነ አሰራር ነው ያላቸው። ይሄም ሆነና እንግዲህ ቅድም ወዳልከው ስንመለስ ሐረር የ1200 ወይም 300 ይሁን 1000 ዓመት ስልጣኔ አላት ስንል መንገዶቿ፣ ቤቶቿ፣ አካባቢው ራሱ ለቱሪስት መስህብነት እጅግ በጣም ድንቅ የሆነ እንደሆነ ይታወቃል። ድንቅ የሆነ አካባቢ ነው። መንገዶቹ ራሳቸው ከጫፍ እስከ ጫፍ የሚወጡ ቀጭን መንገዶች ናቸው። ሁሉም ቢሆን ወደ ማዕከል ከተማ ያወጣሉ። ሁሉም መንገዶች ቤቶቹ እርስ በርሳቸው ተያይዞ ሲያበቃ በመካከላቸው ግን መንገድ አለ። ያ መንገድ ከዳር እስከ ዳር የሚያወጣ መንገድ ነው። ይሄ በመሰረቱ በጣም ትልቅ ነገር ነው። ሁለተኛ እስካሁን ድረስ የነበሩት መንገዶችም ሆኑ አሁን ተሻሽለው የተሰሩ መንገዶች ስናያቸው በመንገዱ ላይ ድንጋይ ተነጥፎ እንደነበረና የቆሻሻ ማውረጃ እንደነበረ እንመለከታለን። ከዚህም በላይ ደግሞ ጅቦች ገብተው ቆሻሻ የሚኖረውን ቆሻሻ እንዲበሉ ጅቦች የሚወጡበትና የሚገቡበት በር ሰርተው እንደነበረ ይታወቃል። ከዚህም ሌላ ደግሞ አምስት በሮች አሉ። እነዚህ አምስት በሮች የተለያዩ ስሞች አሏቸው። እነዚህም ታሪካዊ ቦታ ናቸው፣ ምክንያትም አላቸው። ለምሳሌ ወደ ዘይላ የሚሄድበት የረር መንገድ አለ። እዚያው ሐኪም ከጅጅጋ የምትመጣበት ያውን ቡዳ በር ተብሎ የሚጠራው ቦታ አለ። ከሸዋ በር የሚባል አለ፣ አሱም በር የሚባል አለ። እና እነዚህ ቦታዎች ለንግድ ከምትሄድባቸው አቅጣጫ ጋር ተሰናስለው የተሰሩ በሮች ናቸው። ስለዚህ እነዚህን ቅርሶች በደንብ ከያዝናቸው መያዝ ብቻ ሳይሆን ታሪካቸውን በደንብ ካወቅናቸው በሐረር ያሉ ጥንታዊ ቅርሶች አካባቢውን ሙስሊሞች በተለይ ቅስቀሳ ከተደረገም የማስተዋወቅ ስራ ከተሰራ ይህችን ቅድስት ቦታ መጥተው ለማየት በጣም ከፍተኛ አስተዋጽኦ አለው። ነገር ግን ሐረር ብቻ አይደለችም። ከሐረር ጋር ሐረር በጅጎል በተለይ አንድ ከተማ ማዕከል ናት። አንዳንድ ሰዎች የሚሏት ምንድን ነው የነገስታቱ መቀመጫ ናት። በዙሪያው ግን ለምሳሌ እንደነ አውሶፊ አይነቶቹ ቦታዎች፣ ጉርሱማ አይነት ቦታዎች፣ እንደ ኮምበልቻ አይነት ቦታዎች፣ እንደ ፊቄ ያሉ ቦታዎች፣ እንደ ፈዲስ ያሉ ቦታዎች እና እንደ ባቢሌ አይነት ቦታዎች እነዚህ ሁሉ ከእስላማዊ ቅርሶች ጋር የተያያዙ ከፍተኛ ሀብት አላቸው። ወደ እነዚህ አቅጣጫዎች ጥሩ መንገዶች ቢሰሩ እንደ ባቢሌ አይነት ለምሳሌ ጥሩ መንገድ ቢሰራ ወደ አውሶፊ የሚሄድ ጥሩ መንገድ ቢሰራ ወደ አውቡርቃ የሚሄድ ወደ አውበርከሌ የሚሄድ ትልቅ መንገድ ቢሰራ ወደ ኮምበልቻና ወደ ፈዲስ የሚሄዱ ትልቅ መንገዶች ቢሰሩ ለቱሪስቶች ለእስላማዊ ቱሪዝም በተለይ እጅግ በጣም ከፍተኛ አስተዋጽኦ ይኖራቸዋል ብዬ አስባለሁ። ከዚህ ጋር ብዙ አሁን ጊዜ ጥሩ እየተሰራ ነው። ጥሩ እንቅስቃሴ አለ። እጅግ በጣም የሚያስመሰግኑ ስራዎች እየተሰሩ ነው። ከዚህ ጋር እንግዲህ ለቱሪስቶች የሚያስፈልጉ መጽሐፍቶች፣ ጽሁፎች፣ በራሪ ጽሁፎች እና ቡክሌቶች ማዘጋጀት ያስፈልጋል። ከዚህ ጋር አስረጃዎች፣ የሀረርን ስልጣኔ የሚያውቁ አስጎብኚዎች በብዛት ያስፈልጋሉ። 10-20 አይደለም፣ 100-200 የሚሆኑ አስጎብኚዎች ያስፈልጋሉ። በሀረር ውስጥ በሌላው ክልል የሌለ በሀረር ብቻ ወደ 10 የሚጠጉ ሚውዚየሞች አሉ። እነዚህም በየቤቱ ያሉትን እንደ ሚውዚየም የሚቆጠሩ ቤቶችን ሳይጨምር የታወቁ ሙዚየሞች አሉ። እነዛ ሙዚየሞች መዳበር አለባቸው፣ ማደግ አለባቸው፣ ጥንቃቄ ሊደረግላቸው ይገባል። ቱሪስቶች ሲመጡ ሊረዱ ሊገባቸው ሊገነዘቡት በሚችሉ መንገድ የሚያስገነዝባቸው ኃይል ያስፈልጋል። ስለነዛ በዛ ሙዚየም የሚገኙ ቅርሶች መዝግቦ ቱሪስቶች እንዲገዙ እና እንዲማሩባቸው ወደ ሀገራቸው ወስደው እንዲያሰራጫቸው ማድረግ ያስፈልጋል። የሚሰሩ ስራዎች በጣም በርካታ ናቸው። ነገር ግን የአሁኑ መንግስት እውነቱን ለመናገር ከዚህ በፊት የነበሩ መንግስታት ያልሰሩትን ስራ ስለሰራ ሊመሰገን ይገባዋል ብዬ አስባለሁ።
6: መልካም። ጋዜጠኛ፣ ደራሲ፣ የእስልምና ጉዳዮች ተመራማሪና የታሪክ አጥኚ አቶ ተሾመ ብርሃኑ ከማል ስለ ቃለ ምልልሱ እናመሰግናለን።
3: እኔም ስለጠየቀኝ እና ይህንን ውድ ጊዜ ስለሰጠኝ በጣም አመሰግናለሁ። ፈጣሪ ያክብርልኝ። ሌሎችም ይህንን ፕሮግራም የሚያዳምጡ ሁሉ መልካም ጊዜ እንዲገጥማቸው እመኛለሁ። አመሰግናለሁ።
2: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
1: አድማጮቻችን፣ ከመሰናበታችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ለወሊድ ፈቃድ ጥበቃ እንደሚያስፈልግ ማሳሰቢያ ተሰጠ። የኒው ሳውዝ ዌልስ አሽከርካሪዎች የህዝብ ትራንስፖርት ተጠቃሚዎችን አክሎ በአዲሱ በጀት ድጎማዎች ሊያገኙ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እስከ ፕሮግራማችን ማብቂያ አብራችሁን ስለቆያችሁ ምስጋናችን ይድረስ። መልካም ቀን። አውስትራሊያ ቸር ይግጠመን።

0: እንደምን አምሽታችኋል አድማጮቻችን? የአርብ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን እነሆ ጀምረናል። ለዛሬ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ለዜጎቹ የሰጠው ማስጠንቀቂያ፣ በኢትዮጵያ ለመጀመሪያ ጊዜ ስለተከፈተው የእናት ጡት ወተት ባንክ፣
1: ስለዚህ ለልጇ መግባ የሚተርፈው መስጠት የምትችለው ስለዚህ መለገስ ይችላልች ብለን እናስበው ከልጇ ፍላጎት በላይ ማምረት የምትችለው ብቻ ነው የሚሆነው ማለት ነው።
0: አሜሪካ በትግራይ ሰላምን ያደናቀፉ ያሉ ላልቻቸው አካላት የሰጠችው ማሳሰቢያ አበይት ዘገባዎቻችን ናቸው። እንድትከታተሉን በአክብሮት ጋብዘናችኋል። አሜሪካ በትግራይ የሰላም ሂደትን የሚያደናቅፉ ያለቻቸውን አካላት አሳሰበች። ዝርዝር አለ።
2: በትግራይ የሰላም ሂደትን ያደናቀፉ ያሉ አካላት ለውይይት ጥረቶች ትብብር እንዲያደርጉ በአዲስ አበባ የአሜሪካ ኤምባሲ ማሳሰቢያ ሰጠ። ኤምባሲው የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካ ውይይት ውስጥ መሳተፍና የፕሪቶሪያውን ግጭትን በዘላቂነት የማቆም ስምምነት ሙሉ በሙሉ መተግበር እንዳለባቸው አሳስቧል። ዛሬ አርብ ሰኔ 19/2018 ዓ.ም ተመረጠ ባወጣው መግለጫ ኤምባሲው የሰላም ሂደትን በንቃት ያደናቀፉ ያሉ አካላት በአፍሪካ ህብረት ለሚመራ ውይይትን የማበረታታት ጥረት ባስቸኳይ መተባበር አለባቸው ብሏል። የአሜሪካ ኤምባሲ ይህን መግለጫ ያወጣው አገሪቱ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህዋት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ክልከላ መጣሏን ካስታወቀች ከአንድ ሳምንት በኋላ ነው። ህዋት የአሜሪካን የቪዛ ክልከላ ሚዛናዊ ያልሆነ ሲል አውግዟል። የአሜሪካ እርምጃ የትግራይን እውነታ እንደማያንጸባርቅና የፌደራል መንግስቱን ተጠያቂ ያላደረገ መሆኑን በመጥቀስም ኮንኗል። የዛሬው የአሜሪካ ኤምባሲ መግለጫ የሰላም ሂደቱን በንቃት ያደናቀፉ ያሉ ያላቸውን አካላት በስም አልጠቀሰም። በተለይ ህወሓት በፕሪቶሪያው ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት በተመረጠው ምክር ቤት ከተካ በኋላ ከፌደራል መንግስት ጋር ያለው ውጥረት እየተባባሰ ቀጥሏል። የክልሉ ምክር ቤት በቅርቡ ያወጣው አስገዳጅ ወታደራዊ አገልግሎትን የያዘው አወዛጋቢ አዋጅ ተግባራዊ እንዲሆንም አዟል። አስገዳጅ ወታደራዊ ምልመላዎችም በሰፊው እየተካሄዱ መሆናቸው ቢቢሲ ከምንጮቹ አረጋግጧል። በመስራቅ አፍሪካ የሚደረጉ የአፍሪካ ህብረት የሰላም ጥረቶችን እንዲያግዙ በህብረቱ የተሾሙትና የፕሪቶሪያውን ስምምነት በዋና አደራዳሪነት የመሩት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ሰኔ 4 ወደ መቀሌ አቅንተው ከህዋት መሪዎች ጋር ተወያይተው ነበር። ኦባሳንጆ ውይይቱን ውጤታማ ሲሉ የገለጹት ሲሆን የህዋት መሪዎች በበኩላቸው ከአዲስ አበባ ጋር ተቋርጦ የነበረውን ግንኙነት እንደገና ለመጀመር የሚያስችሉ ጉዳዮች ላይ ያተኮረ እንደነበር ተናግረዋል። የአሜሪካ ኤምባሲ በዛሬው መግለጫው አሜሪካ በትግራይ ክልል ያለውን የፖለቲካና የሰብአዊ ሁኔታ እየተከታተለች እንደምትገኝ ጠቅሷል።
0: በኢትዮጵያ የመጀመሪያው የሆነ የእናት ጡት ወተት ባንክ በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ውስጥ ተከፈተ። ባንኩ ሰኔ 6 ቀን 2018 ዓ.ም ከሌሎች የሆስፒታሉ ፕሮጀክቶች ጋር በጤና ሚኒስትሯ ዶክተር መቅደስ ዳባ ተመርቆ ተከፍቷል። የሐሳቧ መንጪ በዩኒቨርሲቲ ሆስፒታሉ የጨቅላ ህጻናት ሰብ ስፔሻሊስትና የኮሌጁ ዋና ስራ አስፈጻሚ የሆኑት ዶክተር ፍጹም ወልደ ገብርኤል ስለ ባንኩ አገልግሎት ማብራሪያ እንዲሰጡን ጠይቀናቸዋል።
1: የእናት ጡት ወተት ባንክ ማለት እናቶች ወተት በሚለግሱ ጊዜ የተለገሰ የተሰበሰበው ወተት የራሱ የሆነ የሴፍቲ ፕሮሲጀሮችን አልፎ ተጠራቅሞ ከዛ ደግሞ ያንን ወተት ከእናቶቻቸው ማግኘት ለማይችሉ ህጻናት የሚሰጥበት ሂደት ነው። ልክ እንደ ደም ባንክ ለጋሽ አለው፣ ተቀባይ አለው።
0: የሐሳቧ ምንጭ እርስዎ እንደሆኑ ሰማሁኝና ምንድን ነው ምክንያቱ?
1: እንግዲህ ሆስፒታሉና በክልሉ ወይም ሆስፒታሉ ሰፖርት ለሚያደርጋቸው ማህበረሰብ ክፍሎች ብቸኛ ኒውናቶሎጂስት በመሆን ወይም የጨቅላ ህጻናት ሰብ ስፔሻሊስት በመሆን ትምህርቴን ጨርሼ ስመጣ ከገጠሙኝ ችግሮች መካከል አንዱ ጨቅላ ህጻናት፣ በተለይ ያለ ቀናቸው የሚወለዱ ጨቅላ ህጻናት የእናታቸውን ወተት አያገኙም። እናቶችም ዝግጁ ሆነው ለልጆቻቸው ወተት ማመንጨት አይችሉም፣ በተለያየ የጤና እክል ምክንያት ማለት ነው። ያ በሚሆንበት ጊዜ ጨቅላ ህጻናቱ ለረጅም ጊዜ ወተት ሳያገኙ በደም ስር በሚሰጥ ፈሳሽ ብቻ ህክምና እንሰጣለን። ያ ደግሞ ለተለያየ ኢንፌክሽን እና ሞትም ያጋልጣል ይመለከታቸዋል እዛ ባሻገር ማድረግ በሚገባቸው ልክ ማድረጉና ይሄ ነገር እንግዲህ በተለያዩ የአፍሪካ ሀገራት ፕራክቲስ ይደረጋል እንደነገርኩሽ በስምንት የአፍሪካ ሀገራት ይሄ አገልግሎት ይሰጣል በተለይ እኔ የሰለጠንኩበት ሀገር ደቡብ አፍሪካ ነው ዩኒቨርሲቲ ኦፍ ኬፕ ታውን እዛ ደግሞ በጣም ጥሩ የሆነ ተሞክሮ አለ በጣም ብዙ ፍሬሽ ሚልክ ባንኮች አሉ ወይንም የጡት ወተት ባንኮች አሉ ስለዚህ ለውጡ በጣም ለኔ ግልጽ ነበር እዛ በመማርበት ጊዜ አንድ ጨቅላጫን እናቱ ወተት መስጠት የማትችል ከሆነ ከጡት ወተት ባንኩ እናቱ ፍቃደኛ ሆና ስትገኝ ወተት ሰጥተን ጤናማ በሆነ መልኩ ይሄንን ጊዜ እናቱ ወተት እስከምትሰጥ ድረስ ያለውን እስከምታናነች ድረስ ያለውን ጊዜ ተሻግሮ ጤናማ ሆኖ የሚወጣበትን ሂደት እንዳየ ሐኪም ወደ ሀገሬ ስመለስ ይሄ አልነበረም ለምንድን ነው የሌለው የሚለውን ብናይ እንደ ሀገር ፖሊሲ የለንም ከዛ ነው የሚጀምረው የጡት ወተት ባንኪንግ ፖሊሲ የለንም ከዛ ደግሞ ያ ፖሊሲ ከሌለ ብዙ ጊዜ ተግባራውም አይኖርምና ያ ክፍተት እንዳለ አስተዋልኩኝ ከዛ ባሻገር ደግሞ በባህላችንም የተለመደ የተሰማም አይደለም ማህበረሰባችንም ወተት መለገስ የሚለውን ስለጣን ከፍተኛ የሆነ የውቀትም የትግበራም ክፍተት ስላለ ይሄን በማህበረሰባችን የታወቀ ነገር አይደለም ነገር ግን እናት ብታርፍ የቤተሰብ አባል ደግሞ አክስት አያት እንደዚህ ጡት ያጠባሉ ዌት ነርሲንግ እንለዋለን በህክምናው ቋንቋ ያ ልምድ አለ ስለዚህ ማህበረሰባችን ብናነቃው ብናስተምረው ጨቅላ ህጻናቶች ደግሞ በከፍተኛ ሁኔታ ከሚሞቱባት ሀገር አንዷ ኢትዮጵያ ነችና በጨቅላ ህጻናት ሞት በብዙ ሰርተን መቀየር ካለብን ምግባቸው ላይ ከፍተኛ የሆነ ኢንቨስትመንት ያስፈልጋል ቁጠኝነት ያስፈልጋል በሚል የመጀመሪያውን የጡት ወተት ባንክ በሆስፒታላችን መስርተናል ሁሉም ጨቅላ ህጻን የዚህ አገልግሎት ተጠቃሚ እንዲሆንና ብሩ የሆነ ጅማሩ እንዲኖረው የማድረግን ህልም ይዞ ነው እንግዲህ የተመሰረተው።
0: ባንኩ አሁን አገልግሎት የሚሰጠው ምንድን ነው?
1: የሚሰጣቸው አገልግሎቶች ትንሽ ሂደቱን ለመጥቀስ ያህል እንግዲህ በሆስፒታላችን ውስጥ አገልግሎት ለማግኘት የሚመጡ እናቶች አሉ። ወሊድ አገልግሎት ከወለዱ በኋላ አንዲት እናት መለገስ የምትችለው ለልጇ በቂ የሆነ ወተት መስጠት ስትችልና ከዛ የሚተርፋት ከሆነ እንለያታለን ወይንም ደግሞ መስጠት ወይንም መለገስ የምትችል እናት ነች ብለን እንለያለን። ፈቃደኝነቷ ይጠየቃል። ፈቃደኛ ሆና ስትገኝ የጤና ምርመራ ይደረጋል። በጡት ወተት ሊተላለፉ የሚችሉ በሽታዎች እንደሌሉባት ምርመራ ይደረጋል። እሱም ፈቃደኝነት ላይ የተመሰረተ ምርመራ ነው። እሱን ከመረመርን በኋላ ሴት ነው ብለን ስናስብ ወተቷን እንሰበስባለን። ከተሰበሰበ በኋላ ፓስቸራይዝ ተደርጎ እንግዲህ ባንክ የምንለው ይጠራቀማል። ሲጠራቀም በማቀዝቀዣ ኔጌቲቭ 20 ዲግሪ ሴንቲግሬድ ላይ ለስድስት ወራት መቆየት ይችላል። ስለዚህ ያንን እያጠራቀምን እንቆይና በተቃራኒው ደግሞ እናት በተለያየ የጤና እክል መጣ ወተት መስጠት የማትችል እናት ትኖራለች። ልጁ ተወልዶ ያለቀናቸው የሚወለዱ ህጻናት ናቸው ለዚህ ሰለባ የሚዳረጉት። ስለዚህ ማመንጨት የማትችል ከሆነ እሷም ፍቃደኛ ከሆነች ለልጇ ይሄ አገልግሎት እንዳለ ምክር ይሰጥና አዎ እኔ ወተት የለኝም ወይም ማመንጨት አልችልም በበቂ ሁኔታ ለልጄ እንዲሰጥ ወስኛለሁ ስትል ያንን በፊርማ ውስጥ አረጋግጥልን ለጨቅላ ህጻናቱ የተሰበሰበውን ወተት ጤናው የተጠበቀ ወተት ለምን ጨቅላ ህጻናት እንሰጣለን ማለት ነው። ስለዚህ አገልግሎቱም ባንኩም ያለው ሆስፒታል ውስጥ ነው። ሆስፒታል ውስጥ ከተኝተው ካሉ እናቶች ተሰብስቦ ሆስፒታል ውስጥ ተኝቶ ላሉ እናቶች ህጻናት ደግሞ ዲስፐንስ የምናደርግበት ሲስተም ነው ማለት ነው። እየሰፋ ሲመጣ ግን ወደ ኮሚኒቲ ወደ ማህበረሰቡን በመግባት ማንኛውም ከጫማ ፍላጎት በላይ የምታመርት እናት ካለች መለገስ የምትችልበትንም ነገር የምናመቻች ይሆናል ወደፊቱ። አሁን ግን ሆስፒታል ውስጥ ፎከስ ያደረገ አገልግሎት ነው የምንሰጠው ማለት ነው።
0: አንዲት እናት መለገስ የምትችለው የጡት ወተት መጠን አለ?
1: የመጠን ገደብ የለም። ሁሉም እናት የተለያየ የወተት መጠን ነው የምናመነጨው ወይንም ደግሞ የሚኖረን። ስለዚህ ለልጇ መግባ የሚተርፈው ነው መስጠት የምትችለው። ስለዚህ መለገስ ትችላለች ብለን የምናስበው ከልጇ ፍላጎት በላይ ማምረት የምትችለን እናት ብቻ ነው የሚሆነው ማለት ነው።
0: መልክ ያለው እሱ
1: እንግዲህ ሆስፒታል ውስጥ ተኝተው ያሉ ጨቅላ ህጻናት በየዕለቱ የሚያስፈልጋቸውን ወተት በኪሏቸው ነው የሚለካው። ከመጀመሪያ ቀን አንስቶ አምስት ቀን ከዛም በላይ ምን ያህል በየዕለቱ ይፈልጋሉ የሚለው ይለካል በኪሏቸው። ከዛ በላይ የምታመርት ከሆነ እናትየው ለልገሳ ይውላል ማለት ነው። ያ ማለት ምናልባት አንዳንዶቹ ጋር በቀን 100 ኤምኤል ሊሆን ይችላል፣ ምናልባት 200 ኤምኤል ሊሆን ይችላል። ስለዚህ ከልጇ ፍላጎት ውጭ የሆነውን በአጠቃላይ መለገስ ትችላለች እናትየው።
0: የጨቅላ ህጻናት ሞት በኢትዮጵያ ያለው ሁኔታ ምን ይመስላል? ይሄ አሁን የተከፈተው ባንክስ ምን ያህል የነሱን ሞት ይቀንሳል ተብሎ ይታሰባል?
1: የተለያዩ ጥናቶች አሉ። እንግዲህ አሁን በሀገራችን ተጨባጭ ሁኔታ 2024-25 ላይ የወጣው ዴታ ላይ በህይወት ከሚወለዱ 1,000 ጨቅላ ህጻናት 25ቱ በሞት እናጣቸዋለን። እንግዲህ ወደ 2019 ወደ ኋላ ደግሞ ሄደን ብናይ ቁጥሩ ከፍ ያለ ነበረ። እየቀነሰ የመጣበት ሁኔታ አን ያለው እንግዲህ ቁጥሩ የሚያሳየን እሱን ነው። በ2030 ደግሞ የሰስቴነብል ዴቨሎፕመንት ጎል ሀገራችንን ፈርማ የተቀበለችው እና ያንን ደግሞ እንግዲህ እንደርስበታለን ብለን እየሰራን ያለ ነው። አሁን ካለው 25 ወደ 12 በአንድ ሺህ በህይወት ወደሚወለዱ ህጻናት ሞትን መቀነስ እንደ እቅድ ይዘን ያለ ነው። እንደ ሀገርም እንግዲህ እንደ ሀገሩም ጭምር ማለት ነው።
0: አድማጮች አሁን ደግሞ የመሸጋገሪያ ዜናዎችን ላሰማችሁ። የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትን የያዘው አወዛጋቢ አዋጅ ተግባራዊ እንዲሆን አዘዘ። የፌደራል መንግስት ህገወጥ ባለመርጫ የተቋቋመው ምክር ቤቱ አዋጁን ያጸደቀው ግንቦት ወር ላይ ነበር። በቬንዙዌላ የመሬት መንቀጥቀጥ የሞቱ ሰዎች ቁጥር ወደ 589 መድረሱንና 2980 ሰዎች መጎዳታቸው ተገለጸ። የድንገተኛ አደጋ ሰራተኞች ከፍርስራሾች ውስጥ ሰዎችን ለማውጣት ጥረት እያደረጉ ነው። አይቮሪ ኮስት በዓለም ዋንጫ ታሪኳ ለመጀመሪያ ጊዜ ወደ ጥሎ ማለፍ ተቀላቀለች። አይቮሪዎቹ ለጥሎ ማለፍ የደረሱት ተጋጣሚያቸውን ክሮሶዋን 2-0 በማሸነፍ ነው። ዜናዎቹ እነዚህ ናቸው። በደቡብ አፍሪካ ስደተኞች እንዲወጡ የተቀመጠው ቀነ ገደብ መቃረቡን ተከትሎ የኢትዮጵያ ኤምባሲ ዜጎች እንዲጠነቀቁ አሳሰበ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ይህን ማስጠንቀቂያ የሰጠው ደቡብ አፍሪካ ውስጥ የሚገኙ ስደተኞች እስከሚቀጥለው ሳምንት ማክሰኞ ሰኔ 23 ቀን 2018 ዓመተ ምህረት ድረስ አገሪቱን ለቀው እንዲወጡ በጸረ ስደተኞች እንቅስቃሴ መሪዎች ቀነ ገደብ ከተቀመጠ በኋላ ነው። በህገወጥ ስደተኞች ላይ እንደሚሰራ የሚገልጸው ማርች የተሰኘው እንቅስቃሴ መሪ ጃሲንታ ዙማ በሰጡት መግለጫ ይህ ቀነ ገደብ እንደተጠበቀ መሆኑን ተናግረዋል። የኢትዮጵያ ኤምባሲም ትናንት ባወጣው ማሳሰቢያ የዜጎችን ሁኔታ አስመልክቶ ከመንግስት ጋር አስፈላጊውን ግንኙነት እያደረገ መሆኑን አስታውቋል። የደቡብ አፍሪካ መንግስት ስደተኞች ላይ የኃይል ጥቃት እንዳይደርስ ጥበቃ እንደሚያደርግ ሲገልጽ መቆየቱን ያስታወሰው ኤምባሲው የሀገሪቱ መንግስት በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር ይጠበቃል ብሏል። ይሁን እንጂ ስደተኞች ላይ ጥቃት ሊፈጸም እንደሚችል ያለውን ስጋት ገልጿል። በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች እንዳሉ የሚጠቁሙ አዝማሚያዎች አሁንም ይስተዋላሉ ሲልም በመግለጫው አስፍሯል። የመብት መጣስና የደህንነት ስጋቶች መኖራቸውን የገለጸው ኤምባሲው በዚህም የተነሳ በአገሪቱ የሚገኙ ኢትዮጵያውያን ስደተኞች በዕለት ተዕለት እንቅስቃሴያቸው ጥንቃቄ እንዲያደርጉ አሳስቧል። በየአካባቢያቸው ከሚገኙ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንዲያደርጉ መክሯል። ከነዚህ አካላት ጋር መረጃ በመለዋወጥ ከወዲሁ አስፈላጊውን ጥንቃቄ እንድታደርጉ ኤምባሲው ማሳሰቢያ ያቀርባልም ሲልም አስጠንቅቋል። በአፍሪካ ህብረት ስር የሚገኘውና የዳኝነት አካል የሆነው የአፍሪካ የሰብአዊና የሰዎች መብቶች ኮሚሽን ለስደተኞች የተቀመጠውን ቀነ ገደብ ተችቶታል። ኮሚሽኑ ትናንት ባወጣው መግለጫ የሃይነቱ ድርጊት በአፍሪካ የሰብአዊና ሰዎች መብቶች ቻርተር ላይ የተቀመጡ መሰረታዊ መብቶችን የሚጥስ እንደሆነም ገልጿል። ክረምት ገብቷል፣ ዝናቡም እየጠነከረ ነው። ለመሆኑ በመጪዎቹ ወራት ጎርፍ ይኖራል? የድርቅ ስጋት ሳለ ዶክተር አሳምነው ተሾመ የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ማብራሪያ ይሰጡናል።
3: እንግዲህ ክረምት ማለት ከሰኔ እስከ መስከረም ያሉትን ወራት የሚያጠቃልል ሆኖ ለአብዛኛው የሀገራችን አካባቢዎች ዋነኛ የዝናብ ወቅት ነው። ከአመታዊ የዝናብ መጠኑም እስከ 85% የሚደርሰው የዝናብ መጠንና ስርጭት የሚስተዋለው በዚህ በክረምት ወቅት ነው ማለት ነው። ክረምት ለትግራይ ክልል ዞኖች፣ ለአማራ ክልል ዞኖች፣ ለአፋር ክልል ዞኖች፣ ለአብዛኛው የኦሮሚያ ክልል ዞኖች፣ ለጋምቤላ ክልል ዞኖች፣ ለደቡብ ምዕራብ፣ ለማዕከላዊ፣ ለደቡብና ለሲዳማ ክልል ዞኖች እንደዚሁም ለምስራቅ የሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው ማለት ነው። በመሆኑም እንግዲህ በዘንድሮ ክረምት በተለይም ክረምት ዋነኛ የዝናብ ወቅታቸው በሆኑት መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። በጋምቤላ ክልል፣ በደቡብ ምዕራብ ኢትዮጵያ ክልል፣ በምዕራብ ኦሮሚያ ዞኖች የክረምቱ ዝናብ ቀደም ብሎ ነው የጀመረው ማለት ነው። በሌላ በኩልም እንደዚሁ የደቡብና የምስራቅ ትግራይ ዞኖች፣ የሰሜንና የደቡብ ወሎ ዞኖች፣ የአፋር ክልል ዞኖች እና የመካከለኛው የሀገራችን አካባቢዎች ብዙ ቦታዎቻቸውን የሚሸፍን መደበኛ የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። ጥቂት ቦታዎቻቸው ላይ ደግሞ እንደዚሁ ከመደበኛ በታች ሆነ የዝናብ መጠንና ስርጭት በዘንድሮ ክረምት ይስተዋልባቸዋል ማለት ነው።
4: በአጫጭሩም ይመልሱልኝ ዶክተር፣ አብዛኛው የኢትዮጵያ ክፍል በመጪው ክረምት ዝናብ እንደሚያገኝ ገልጸውልኛል። ዝናብ የማያገኙ አካባቢዎች አሉ?
3: ቅድም ለመግለጽ እንደሞከርኩት ክረምት እንግዲህ አብዛኛው የሀገራችን አካባቢዎች ዋነኛ የዝናብ ወቅት ነው። በአንጻሩ ደግሞ ክረምት በሚሆንበት ወቅት በተለይም የሀገራችን ሶማሌ ክልል ደቡባዊ ክፍል፣ የጉጂ ዞኖች፣ የቦረና ዞኖች፣ እነዚህ አካባቢዎች በመደበኛ ሁኔታ የክረምት ዝናብ ተጠቃሚዎች አይደሉም ማለት ነው። ያ ማለት ወቅታቸው አይደለም ማለት ነው። እነዚህ አካባቢዎች ዋነኛ የዝናብ ወቅታቸው በልግ የምንለው ወይም ደግሞ ከየካቲት እስከ ግንቦት ያለው ለደቡብ አጋማሽ የሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው። እንደዚሁም ደግሞ በቀጣዩ በጋ እነዚህ አካባቢዎች አሁን ቅድም ለመግለጽ እንደሞከርኩት ኢሊኖ ከቀጣዩ ኦገስት 2026 ጀምሮ ይበልጥ እየተጠናከረና እየተስፋፋ በሚሄድበት ወቅት ቀጣዩ ኦገስት ጀምሮ የደቡብ አጋማሽ የሀገራችን አካባቢዎች ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንዲኖራቸው አስተዋጽኦ ያደርጋል ማለት ነው።
4: እሺ፣ ኢሊኖ በቀላል ቋንቋ ምንድን ነው?
3: ኢሊኖ ማለት እንግዲህ በተለይም የምስራቅና የመካከለኛ የፓስፊክ ውቅያኖስ የሚፈጠር የባህር ወለል ሙቀት ማለት ነው። ስለዚህ እዚህ የምስራቅና የመካከለኛ የፓሲፊክ ውቅያኖስ በሚሞቅበት ወቅት ትሮፒክስ አካባቢ፣ የምድር ወገብ አካባቢ በሚፈጠሩ የአየር ሁኔታዎች ላይ በሚፈጠሩ የአየር መዘውሮች ወይም ደግሞ ሰርኩሌሽን ላይ የንፋስን አቅጣጫ የማስቀየር እርጥበት አዘል የአየር ሁኔታ የማስቀየርና የመቀነስ አቅም አለው ማለት ነው። በአጭሩ ኢሊኖ ማለት የምስራቅና የመካከለኛ የፓሲፊክ ውቅያኖስ የባህር ወለል ሙቀት ከ0.5 ዲግሪ ሴልሺየስ በላይ በከፍተኛ ሁኔታ በሚወቅበት ወቅት ነው ማለት ነው።
4: በመጪው ክረምት የጎርፍ አደጋ ስጋት አለ ወይ?
3: ሰኔ ከገባ ጀምሮ ማለት ነው፣ በተለይም በምዕራብ አጋማሽ የሀገራችን አካባቢዎች ተደጋጋሚነት ያለው ከባድ መጠን ያለ ዝናብ እየተስተዋለ ይገኛል ማለት ነው። በተለይም 60 በሚደርሱ የሀገራችን አካባቢዎች በ24 ሰዓት ውስጥ ከ30 ሚሊሜትር እስከ 94.5 ሚሊሜትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በመሆኑም ይሄ ከባድ መጠን ያለው ዝናብ ፍሪኩዌንሲ ወይም ደግሞ ድግግሞሹ በሚደጋገምበት ወቅት በቀላሉ ምናልባትም ወደ ቅጽበታዊ ጎርፍ የመቀየር አዝማሚያ ሊኖር ይችላል ማለት ነው። በተለይም በምዕራብ አጋማሽ በኦሞ ግቤ ተፋሰሶች፣ በአባይ ተፋሰሶች ላይ እንደዚሁ የቅጽበታዊ ጎርፍ የመፈጠር ድር ሊኖር ይችላል ማለት ነው።
4: እሺ፣ የድርቅ ስጋትስ የሚኖር ይመስልዎታል?
3: ድርቅ ስጋት ሊኖር አይኖርም። ነገር ግን ቅድም ለመግለጽ እንደሞከርኩት ኢሊኖ እየተጠናከረ በሚመጣበት ወቅት በተለይም ከደቡብና ከምስራቅ ትግራይ ዞኖች፣ ከሰሜንና ከደቡብ ወሎ ዞኖች እንደዚሁ ደግሞ ከምስራቅ የሀገራችን አካባቢዎች የክረምቱ ዝናብ ቀደም ብሎ ሊወጣ ይችላል ማለት ነው። ቀደም ብሎ ወጣ ማለት ደረቅ ሰሞናቶች ሊበራከቱ ሊፈጠሩ ይችላሉ። የተወሰነ የእርጥበት እጥረት ሊኖር ይችላል ማለት ነው። ስለዚህ ነገር ግን አሁን ላይ በእነዚህ አካባቢዎች ጥሩ የሆነ የዝናብ መጠንና ስርጭት እየተስተዋለ ስለሆነ አስፈላጊ የሆኑ የውሃ ማሰባሰብ ስራዎችን፣ የውሃ የማቆር ስራዎችን በመስራት ለአዝርቶች መጠቀም ይቻላል ማለት ነው። የሚደርሰውን ተጽዕኖ መቀነስ ይቻላል። ነገር ግን የድርቅ ክስተት ባይከሰት እንኳን ደረቅ ሰሞናቶች የመፈጠር እድላቸው እጅግ ከፍተኛ ሊሆን ይችላል ማለት ነው።
4: በአውሮፓ በአሁኑ ሰዓት የነሱ ሰመር ከፍተኛ ሂት ዌቭ ንዳድ አለ። ሰዎችም መሞታቸውን ፈረንሳይ እንደዚህ ሰምተናል። በመጪው ክረምት በኢትዮጵያ እንደዚህ አይነት ሙቀት ንዳድ ሊኖር ይችላል?
3: ከኦገስት ጀምሮ የኢሊኖ ክስተት ሊኖር እንደሚችል ነው ዓለም አቀፍና አህጉር አቀፍ እነዚሁ ደግሞ በሀገር ደረጃ የሚሰጡ የአየር ሁኔታ ትንበያዎች የሚያመላክቱ ማለት ነው። ኢሊኖ በሚሆንበት ወቅት እንግዲህ በተለይም የምስራቅና የመካከለኛው የፓስፊክ ውቅያኖስ የባህር ወለል ሙቀት በከፍተኛ ሁኔታ ነው እየሞቀ የሚመጣው ማለት ነው። ይህም እንግዲህ ለአንዳንድ ሀገሮች እንደ ሂትዌቭ የማስከሰት አቅም ወይም ደግሞ ከመደበኛ በላይ የሆነ የመሞቅ አዝማሚያዎችን የሚያመጣ ነው ማለት ነው። ይህ ሁኔታ እንግዲህ ኢትዮጵያ ላይ ሂትዌቭ ይከሰታል ተብሎ አይታሰብም። ነገር ግን በቀኑ ከፍተኛ የሙቀት መጠን ላይ የተወሰኑ ለውጦች ሊኖሩ ይችላሉ ማለት ነው። ለአብነትም ከአሁን ድረስ እንግዲህ በቋራ፣ በመተማ፣ በቀብሪ ዳሃር፣ በጎዴ፣ በጋምቤላ ክልል በእነዚህ አካባቢዎች ላይ የቀኑ ከፍተኛ የሙቀት መጠን ከ37 ዲግሪ ሴልሺየስ እስከ 42 ዲግሪ ሴልሺየስ ሆኖ የተመዘገበበት ሁኔታ ነው ያለው ማለት ነው። የሆነ ሆኖ ግን አሁን ላይ በሌሎች የዓለም ክፍል እንዳየነው የሙቀት ሁኔታ ኢትዮጵያ ላይ ያን ያህል ተጽዕኖ አይኖረውም ማለት ነው።
0: አድማጮቻችን፣ የዛሬውን በዚሁ አበቃን። ዝርዝር ዘገባዎችን ለማንበብ ድረ ገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። ሰኞ በሌሎች ዘገባዎች እስከምንገናኝ በያላችሁበት መልካም ምሽት፣ መልካም ጊዜ ይሁንላችሁ።

0: ኮይኑ ዘገልገለን እዩ እቲ ፈለማና ብተጋድሎ ሓርነት ኤርትራ ዝተሰለፈ ዓብደላ ቅድሚ ናጽነት ኣባል ማእከላይ ሽማግለ ህዝባዊ ግንባር ሓርነት ኤርትራ ከምኡውን ኣብ ህዝባዊ ምምሕዳር ከም ሓላፊ ጀማሂር ኮይኑ ይነጥፍ ምንባሩ እውን ይፍለጥ እዚ ኣገዳሲ ቦታ ሚኒስተር ዞባዊ ምምሕዳር ፈለማ ዋና ፀሓፊ ህዝባዊ ግንባር ሓርነት ዝነበረ ነፍሲሄር ሮሞዳን መሓመድ ኑር ሒዝዎ ዝነበረ እዩ ብድሕሪኡ ድማ እቲ ኣባል ጉጅለ 15 ብምዃን ኣንጻር ፕረዚደንት መርገፂ ብምውሳዱ ኣብ ማእሰርቲ ተሰዊሩ ዝርከብ ማሕሙድ ኣሕመድ ሸሪፎ ንነዊሕ ዓመታት መሪሕዎ ድሕሪ ማእሰርቲ ሚኒስተር ሸሪፎ ብዘይ ሚኒስተር ድሕሪ ምፅንሑ ድማ ኣብ 213 ዝዓረፈ ኣቶ ወልደ ሚካኤል ገብረ ማርያም ተመዲብሉ ኣብዚ እዋን እዚ ዘለዋ 17 ሚኒስትርታት ምክልኻል ጉዳያት ወፃኢ ሕርሻ መሬት ማይን ኣከባብን ዜና ጥዕና መጓዓዝያን መራኸቢታትን ፀዓትን ማዕድንን ትምህርቲ ፋይናንስ ሃገራዊ ልምዓትን ፍትሒ ዕዮን ሰብኣዊ ድሕነትን ንግዲ ህንፃ ቱሪዝም ሃብቲ ባሕርን ዞባዊ ምምሕዳርን እየን
1: ፈነወ ሬድዮ ቢቢሲ ኣብ ምክታል ትርከቡ ዝኸበርኩም ሰማዕትና ሕዚ ድማ ሓፀርቲ ዜናታት ክነግረኩም ኣሜሪካ ኣብ ትግራይ ዘሎ ፖለቲካውን ሰብኣውን ኩነታት ከም ዘሸቐላ ገሊፃ ውሃብ ቃል ኤምባሲት ሃገር ኣብ ኢትዮጵያ ሎሚ ኣብ ዘውፅኦ መግለፂ ብንጥፈት ሰላም ዝዕንቅፉ ዘለዉ ወገናት ምስቲ ብሕብረት ኣፍሪቃ ዝምራሕ ፃዕርታት ልዝብ ክተሓባበሩ ፀዊዑ ሲቪካውን ፖለቲካውን መራሕቲ ኣብ ፖለቲካዊ ልዝብ ብምፅማድ ንስምምዕ ፕሪቶርያ ክትግብሩ ከም ዘለዎም ድማ ዋሽንግተን ኣተሓሳሲባ ሓለፍቲ ናይቲ ኤምባሲ ናብ ትግራይ ብምኻድ ምስ መራሕትን ፈፀምቲ ሰብኣዊ ደገፍን ክዘራረቡ መደብ ከም ዘሎ እውን እቲ መግለፂ ኣሚትሎ ኣብ ዩክሬን ሓደ ንሩስያ ሓበሬታ ብምሃብ ዝተኸሰሰ ላዕለዋይ ሓላፊ ስለላ ንሕልፈት ክእሰር ተፈሪዱ እቲ ብክሕደት ሃገር ገበነኛ ኮይኑ ዝተረኸበ ከርነል ዲሚትሮ ኮዚዩራ ሓለቓ ስታፍ ትካል ኣገልግሎት ፀጥታ ዩክሬን ዝነበረ እዩ ኣኽበርቲ ሕጊ ዩክሬን ከም ዝበልዎ እቲ ከርነል ንገንዘብ ክብል እዩ ንትካል ስለላ ሩስያ ሓበሬታ ዝህብ ነይሩ ኣሜሪካ ምስ ዘሕጋዊ ምስጋር ማዓድናት ብዝተሓሓዝ ኣብ ልዕሊ ሩዋንዳዊ ትካል እገዳ ወሲና ዋሽንግተን ከም ዝበለቶ ሓደ ኣብ ሩዋንዳ ዝርከብ መጻረይ ወርቅን ክልተ ካብ ላዕለዎት ሓለፍቱን ምስቶም ኣብ ምብራቃዊ ኮንጎ ዝንቀሳቐሱ ዕጡቓት ኤም23 መርበብ ብምፍጣር ኣብ ምስጋር ማዓድናት ተዋፊሮም ብምንባሮም እዮም እቲ እገዳ ተወሲኑሎም ዘሎ ኣብዚ ሕዚ እዋን ሃሩር ውድድር ዋንጫ ዓለም 2026 ኣብ ዝዓረገሉ እዋን ሓንቲ ካብተን ዓበይቲ ኣጀንዳታት ኮይነን ዘለዋ እታ ትሪዮንዳ ትበሃል ወግዓዊት መፃወቲት ኩዕሶ እያ እዛ ኩዕሶ እዚኣ ብፍሉይ ስነ ፍልጠታዊ ንድፋን ንንፋስ ናይ ምቅዋም ብቕዓታን ንኣጥቃዕቲ ተፃወቲ ብልጫ ክትህብን ከላ ንሓለውቲ ማዕፆ ሓለውቲ ልዳት ግና ሩኢ ፈተና ኮይናቶም ትርከብ ከም ሳዕበይኑ ድማ ኣብዚ ናይ ሎሚ ዓመት ግጥም ዋንጫ ዓለም ካብ 1958 ንድሓር ዝለዓለ መጠን ሽቶታት ይምዝገበሎ እዛ ሓዳስ ኩዕሶ ትሪዮንዳ ንምንታይ እያ ንኣጥቃዕቲ ምችውቲ ንሓለውቲ ልዳት ድማ ኣፀጋሚት ኮይና ዘላ ኣዜ ብርሃነ ንተንታን ስፖርት ነጋ ወልደ ጅወርግስ ኣዘራሪባቶሎ
2: ኣብ 226 ኣብ ዋንጫ ዓለም ዋሳና መፃወቲት ኩዕሶ ብዙሕ ጥራሕናት ይቐርበላ ኣለዎ ሕጂ እንታይ እዩ ኣብ 210 ደቡብ ኣፍሪካ ዝደለት ጆብለኒ ትበሃል ንሳሲ ንመፅምፅ ትብል ኮይና ንቦርቴሎ ንክዕዝዋ ተሸግር ራ ተባሂሉ ብዙሕ ጥራዓ ንቀር እዩ ሕጂ እንታይ ትመሰረት ኩዕሶ ክስራሕ ከላ እቲ ፓነል ናታ ወይቲ ገርዝ ንሎ ብትግርኛ ንሱ እቲ ፍልሊዘም ዘሎ ሕጂ ኣብ ዋንጫ ዓለም ዝነበረ ሽዱሽተ ገርዝ ነይርዋ ዳሕራይ ንኦ ንቀይርራ ተባሂሉ ኣብ 214 ብራዚል ዘዳለወቶ ከዓ ናብ 20 ቀይሮማ ኣብቲ ናይ ቀደም ድሕሪ መፅና 32 ገርዚ ነይሩ እዛ ህልውቲ ዘላ ናብ 4 ተቀይሮማ ንመጀመርያ ግዜ 4 ገርዝ ዘለዋ ኩዕሶ ክትዳሎ ተዳልያ ምስ ተወደት ኣዲዳስ ዘዳለዋ ናሳ እዚ ናይ ህዋ ዝምርምር ዝገብረ ኣሜሪካ ንሱን ናይ ላቦራቶሪ መፅናዕ ተገብረላት ሓቲታ ኣብቲ ባላንስን ግራቪቲን ፀገም የብላን ኢሉ መስኪሩ ሕጂ ኩሉ ግዜ እንታይ እዩ ኣዜብ ላቦራቶሪ ዝወሃበካ ሪዛልትን ኣብ ተግባር ዘሎ ሪዛልትን ንፈላለ ይኽእል ኣብ ፀወታ ምስ መፀ እዛ ኩዕሶ እዚኣ ኣብ ምምዝጋብ ሸቶ ነቶም ኣጥቃዕቲ ዝመጨት ኮይና ተረኪቡ መብዛሕቲ ኩዕሶ ሲ ከምዚ ኤፌ ገለ ወይ ከምዚ ጥውዮ ወይ ኣቕኒንካ ታርማ ከለና ክእለት ናይ ተፀወታ ይትሓት ኩዕሶ እዚኣ ግን ዋላ ቡንታ በዚ ናይ ቅድሚት ሃሪሞማ ከሎስ ባዕላ ቀይና ናብ ሸቶት ምዝገባን እዚ ሕጂ ኣድቫንቴጅ ነቶም ኣጥቃዕቲ ግሳ ኣድቫንቴጅ ካ ንሓለውት ልዳት ትኸውን ኣላ ብልክዕ ካ ሕጂ ኣብ ተግባር ተረየላ ናይዚ ውፅኢትካ እንታይ እዩ ኣሲሜትሪካ ክስራሕ ከላ ምዕሩይነት የብላን ሲሜትሪካ ይኮነት ጠንቂ ናይዚካ እንታይ እዩ ቀዲመ ዝገለፅኩል እቲ ፓነል ወይ ትገርዚ ንሱ እዩ ተባሂሉ እዩ ዝግለፅ ዘሎ ግን ሓለውት ልዳት ሕጂ ኣብ ቀዳማይን ካልይን ፀወታ ከምኡ ሓደጋ ይጋጥሞ ስለዝነበር ኣብ ሳልሳይ ዝካየድ ዘሎ ፀወታ ዝኾነ ኣጥቃዒ ካብ ግዳም ብፍላይ ድሕር ካብቲ ቦክስ ንብሉ ካብቲ 16 ድሕር ሹት ክቀልዓሉ ኮይኑ ክትቀንን ምኳና ፈሊጦም ተጠንቂቆም ይፀንሑ ኣለው جي أو كومو نساتهم زوجة لغورة مرسخة وتيت ناتو مهانو دورة فليت الله زغاب

0: መነፅር እቲ ዳሳ ዝገበር ኳና ኣብቲ ማግነስ ኢፌክት ዝበሃል ብመንፅር ፊዚክስ ኣብቲ ናይ ምነት ኮይናን ወይ ከዓ ከምዚ ራዞ ኮይና ክትመፅእ ከላ ኩዕሶ ዝፈጥሮ ዘሎ ሽግር እዩ። ብካል ከዓ እንታይ ብለዎ ኣብ ውሽጣ ቺፕ ኣለዋ ንሳ ሕብሬታ ጥራሕ ተመሓላለፍ 500 ሄርዝ ብሓንሳብ ተመሓላለፍ ማለት እዩ። እዚ ካብ ቋሕ ሰምኒ ዓይነት ዝቐልጠፈ እዩ እ ኣብ ገለገሊ ፀወታ ንዕሪነት ኣብ ውሽጢ ኩዕሶ ዘላ ቺፕስ ወይ ከዓ ዘላ ሴንሰር ንሳ ዝሃበቲ ሕብሬታት ከምዚ ኣብ ሪፕሌ ንሪኦ ኢና እጅ ንሱ ብጣዕሚ ሓገዝ ኣለዎ ኣብ ናይቲ ምቕናን ወይ ከዓ ናይ ኤፍ ኤም ምፃእ ግን ዋላ ሓንቲ ለውጢ ከምዘይብሉ ንተኸታተልቲ መደብ ስፖርት ቢቢሲ በዛ ኣጋጣሚ እዞም ክሕብሮም ደ።
1: ስለዚ ብፍላይ እዞም ኣጥቃዕቲ ኩዕሾ ክወሃቦም ዘይበሃሉና ዮም በዓል ኬላን ምባፔ ዝኣመሰሉ ኣዝዮም ይሕገዝ ኣለዎ ማለት እዩ። ከም ዝበልካዮም ድሕር ኮይኑ ኩዕሾ ክቀልዕዋ ከለዉ ንሳ ንባዕላ ንድሕር ትቐንና ኣላ ካብ ተኸላኸልትን ሓላ ውልዳትን ንክቆፃፀርዎ ዘይክእሉ ኩነታት እዩ ዝፍጠር ዘሎ ፊፋ ዝኾነ ሓበሬታ
0: ናይ ሾደን ደረዮ ሕ ክልተ ሾቶታት ካብ ግዳም እዮ ተመዝግበ ሜሲ በዕሉ ኣብ ልዕሊ ኣልጀርያ ካብ ግዳም ዘመዝገበ ድሕሪ እዚ ጥራዕናት ምስ መፀ ተኸታታላይ ስፖርት መጠናና ከም ደቂቕ ንከባተሉ ጀሚሩ ቶዮ ትገብር ያ በዕና ቀደም ግን ክንሪኦ ከለና ቤንድ ላይክ ደቪድ ቤካም ዝበሃል ካብ ናይ ደቪድ ቤካም ጌርካ ቶዮ እዩ ዝበሃል እጂግን በዕላ እያ ትቐንን ዘላ ቀፃሊ እንታይ እዩ ምሕያሽ ክብላ ደቂ ከምቲ ኩዕሶ እግሪ እንዳረቀቦ ዝመፅ ዘሎ እታ መፃወቲ ኩዕሶ በዕላ ታ ቦል እውን ንሳውን ርቀት እንዳተካየደላ ይኸድ ስለ ዘሎ ፀገማት ክትግድን እዩ።
1: ስለዚ ዘይተፀበናይ ውፅኢታት እውን ክንፅበ ንኽእል ኢና ብከምዚ መዳይ ንድሕር ኮይኑ
0: ብልክዕ
1: እቲ ውፅኢት ናብቶም ኣዝዮም ፍሉጣታት ካዕቲ ቁልጡፋት ዝኾኑ ናብ ረብሖኦም ይቕየር ስለ ዘሎ
0: ውፅኢት ናቱ ኮ ኣዜባ ሓንቲ ዳታ ክበኪ ኣብ 958 ዝተመዝበ ሸቶታት ሕጂ ድሕሪ 68 ዓመት ዝሸቶ በዚሕ ኣሎ ዳታስ እሱ ሓበሬታ ዝበና ዘሎ ጠንቂ ኣየናይ ዘክብለ ክፀናሕ ክዕስ እያ እቲ ሪከርድ ካ ተሲሩ ከምዝብለክ ዘሎ 1958 ስዊዘርላንድ ዘደዋንጭ ዓለም ዝተመዝገበ ሸቶታት ብዝሒ ኣብዚ ዓመ እዚ ተሲሩ
1: እዘን ሃገራት ኣፍሪቃ ናብ ኣውዴካ ምሕላፍ ይበፅሓ ኣለዋ እሞ ከመይ ረኪብካዮም ብሕፅር ዝበለ
0: ናይ ባሓቂ ዝድነቕ እዩ እቲ ኣቐዲምና ውን ምሳኺ ዝዕለልናዮ ዋንጫ ዓለምቲ ከምዚ ማይ ዝበዝሑ ፀባ ከይከውን ዝተጀልሐ ከይከውን ዝብል ንውልቃ ውስጥ ክፍታ ነርኒ ከምኡ ኮይኑ ኣይረኸብ ኮን ኣብ ባይታ ብፍላይ ሃገራዊ ጋንታት ናይ ኣፍሪካ ዘርዮ ዘሎ ኣመኸተ ዝናዲ ሞሮኮ ሳውዝ ኣፍሪካ ሳመኽበት ሳዒራ ነይረ ኣይቨሪኮስ ድሮ ምሕላፈን ኣረጋጊፀንን ግብፂ ካብ ምድባ ብ4 ነጥቢ ትመርሖላ ዳርጋ ሓሊፈ እያ ተገደደ ቤስትሪ ኮይና ክትሓልፈ እያ እምበር ሓሊፈ እያ ጋና ብ4 ነጥቢ ንሳውን ሓሊፈ እያ ኣልጀርያ ዝገርም 3 ነጥቢ ኣለዋ ማዕረ ንድሕር ወፅያ ናይ ምሕላፍ ተኽእሉ ኣለዋ ኬቨርደ እዛ መሳጢት ኮይና ቅሪባ ዘላ ሃገራዊት ጋንታ 2 ነጥቢ ኣለዋ እንተስዒራ ናይ ምሕላፍ ተኽእሉ ኣለዋ ምናልባሽ ምትራፍ ኣረጋጊፃ ዘላ ቱኒዝያ ኣብ 3 ፆታ ሳዒራ ኣላ ቱኒዝያ ዝገርም ኣብ ዋንጫ ዓለ መፃሪ ንድሕር ይኸስ ልዕሊ ዝኾነ ሃገራዊ ጋንታ ናይ ኣፍሪካ ስቀዲም እያ ትሓልፍ ኣውሳማዓይ ኮነጥላታ ምናልባሽ ንኡዝቤኪስታን ንድሕር ስዒራታ ሳውን ኮንጎ ቤስትሪ ወይከዓ ካልኣይ ኮይና ክትሓልፍ ትኽእል እያ። ስለዚ ሃገራዊ ጋንታ ፅቡቅ መኸተይርኢ ኣላ ኣዝዩ ዝናኣድ ገርመከይ በቃ ከምዚ ተፀቡኾን ኣብ ኖካውት ስቴጅን ፅቡቅ ከተ ክንሪኢና ምናልባሽ መረኩ ሕጂ ምስ ኔዘርላንድ ከምዝበፅሓ ኖካውት ስቴጅ ድሮ በፂሕና ኣለና ኣይደለኹን ኣነ ምስ ኔዘርላንድ ክትራኸብ ምክንያቱ ስቡም ደልያ ነረ ናተይ ውልቃዊ ትሕዘብቲ ምስ ዘለዋ ብቕዓት ንኔዘርላንድ ን ኣውዲ ክትሓልፍ ትኽእል ከም ብኣግ ክግለፋ በዓል መረኮስ ኣይዋሓጠንካኒ ሞ
1: ያቀኒልና ተንታኒ ስፖርት ነጋህ ወልደ ጌርጊስ ስለተዝሃብከና ሕብሬታ
0: ኣነ እውን ከምኡ ትርኒየለይ
2: ንልሙዓልቲ ዝበልናዮም ምድላዋትና እዚኦም ነይሮም ዝኽበርኩም ሰማዕትና ተወሰኽቲ ሓበሬታታትን ትንታነታትን ኣብ መርበብ ሓበሬታና www.bbc.com/ትግርኛ ኣብ መርባ ፌስቡክና ቢቢሲ ኒውስ ትግርኛ ናብ ዋትሳፕ ቻነልና ቢቢሲ ኒውስ ትግርኛ ብምፅምባር ከምኡውን ንዩቱብ ቻነልና ቢቢሲ ኒውስ ትግርኛ ሰብስክራይብ ብምግባር ንቲክቶክ ቢቢሲ ኒውስ ትግርኛ ፈሎው ብምግባር ትረኽብዎም ኩሉ ግዜ ንዓና ሓሪኹም ስለትከታተሉና ኣዝየ ኣመስግነኩም ሰናይ ቀዳመ ሰናብ ትምነየልኩም ሰላም ሰላም።